0: SBS, a world of difference. You're with SBS Amharic on mobile, online, and on radio.
1: SBS Samarinya Garnot, mobile, online, radio.
2: የዛሬውን ስርጭታችንን የምናስተላልፍበት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የኤስቢኤስ አማርኛ ፕሮግራም ለኩሊናገር ውራንቹሪ ወይ ውራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለቦርጅናልና ቶረስ መሽመጥ ደሴት ምድር ለማዳዊ ባለቤቶች ዕውቅናን ይቸራል።
3: ጤና ይስጥልን እንደምንላችኋል የተከበራችሁ አድማጮቻችን ከኤስቢኤስ ራዲዮ የአማርኛው ቋንቋ ዝግጅት ክፍል የረቡዕ ሰኔ 24 ቀን 2018 ዓ.ም ምረት የቀኑ ስርጭታችን ነው ጀምረናል። ዜናን አስቀድመን የአገርኛ ሪፖርትንና ቃለ ምልልስን እናቀርባለን። የአገርኛ ሪፖርት የሰሞኑን የአገር ቤት አንኳር ዜናዎችን አካቷል። በቃለ ምልልስ ክፍለ ጊዜም ከድምጻዊ ሚካኤል በላይነህ ጋር ያደረግነውን ክፍል ሁለት ቃለ ምልልስ ይዘን ቀርበናል። አብራችሁን በመሆን ተከታተሉን ዘንድ የአክብሮት ግብዣችን ነው። ከቀኑ ፕሮግራማችን ጋር አብሬያችሁ የምቆየው ማርታ ጸጋው ነኝ። በቅድሚያ ዜና

0: ዜናውን ከማሰማታችን በፊት ዋና ዋና ዜናዎቹን እናቀርባለን። ከዛሬ ጀምሮ በሚሊዮኖች የሚቆጠሩ ሰራተኞች የደሞዝ ጭማሪን ያገኛሉ። የተባበሩት መንግስታት ለፍልስጤማውያን ስደተኞች የሚሰጠው የእርዳታ ድጋፍ አደጋ ውስጥ መሆኑን አስጠነቀቀ። እንዲሁም በቴኒስ ዜና አውስትራሊያዊቷ ማይ ጆይንት ሰሪና ዊሊያምስን በዊምበልደን የመጀመሪያው ዙር በማሸነፍ ከጨዋታው ውጭ አደረገች የሚሉት የቀን ዋና ዋና ዜናዎቻችን ናቸው። ዜና በዝርዝር ከቀኑ ዜና ጋር ማርታ ጸጋው ነኝ። ከዛሬ ጀምሮ አነስተኛ ደሞዝ ሲከፈላቸው የቆዩ 2.8 ሰራተኞች በአዲሱ የበጀት አመት መጀመሪያ የደሞዝ ጭማሪ ያገኛሉ። በአገር አቀፍ ደረጃ አነስተኛ ደሞዝ በ6 በመቶ የሚጨምር ሲሆን በሰዓትም 26.44 ሆኗል። በዚህ መሰረት ዝቅተኛ የሚባለው የደሞዝ ክፍያ በ4.75 በመቶ ጨምሯል። የመንግስት አዲሱ የገቢ ግብር ቅናሽም ከዛሬ ጀምሮም ተግባራዊ ሆኗል። በዚህም ዝቅተኛው የገቢ ግብር መጠን ከ16 በመቶ ወደ 15 በመቶ ዝቅ ብሏል። ይህ ለዝቅተኛና መካከለኛ ገቢ ላላቸው ሰዎች መጠነኛ የግብር እፎይታን ያስገኛል። ቀጣሪዎች ከዚህ ጊዜ ጀምሮም የጡረታ መዋጮ ወይም ሱፐራኒዩሽን ክፍያን በየሩብ አመቱ ሳይሆን ከደሞዝ ክፍያ ጋር በአንድ ጊዜ መክፈል ይኖርባቸዋል። መንግስት ይህንን ፔይዴ ሱፐር በማለት የሚጠራው ለውጥ ሰራተኞች የጡረታ ቁጠባቸውን በፍጥነት እንዲያሳድጉና ያልተከፈለ የጡረታ መዋጮን ለመቀነስ እንደሚረዳም ገልጿል። የገንዘብ ሚኒስትሩ ጂም ቻልመርስ እንዳሉት በዚህ ወቅት አውስትራሊያውያን የሚፈልጉት ይህን ነው።
1: The 1st of July is an especially important day. We cut taxes again. We boost wages.
0: July and በተለይ አስፈላጊ ቀን ነው። እንደገና ግብርን እንቀንሳለን፣ ደሞዝን እንጨምራለን፣ የሚከፈልበትን የወሊድ ፈቃድንም እናራዝማለን። የጡረታ መዋጮ ወይም ሱፐራኒዩሽን በደሞዝ ክፍያ ቀን እንዲከፈል እናደርጋለን። እንዲሁም በነዳጅ ቀረጥ ላይ የተደረገውን ቅናሽ እናራዝማለን። ይህ አውስትራሊያን የሚፈልጓቸው የሚገባ የኑሮ ወጪ እፎይታ ነው ብለዋል። የአውስትራሊያ የገንዘብ ሚኒስትር ጂም ቻልመርስ ሁለት ወንዶች የጠቅላይ ሚኒስትሩን የግል የባንክ ሂሳብ ያለ ፍቃድ ተመልክተዋል የሚለውን ክስ እጅግ የሚያሳስብ ሲሉ ገልጸውታል። እድሜያቸው 21ና 25 ዓመት የሆኑት ሁለቱ ተከሳሾች ማክሰኞ በሲድኒ የዳውኒንግ ሴንተር አካባቢ ፍርድ ቤት ቀርበዋል። የ21 ዓመቱ ተከሳሽ ያለ ፍቃድ የተከለከለን መረጃ በማየትና የግል መረጃን በማሰራጨት ተከሷል። የ25 ዓመቱ ደግሞ የተከለከለን መረጃን እንዲታይ ሁኔታዎችን በማመቻቸት ተከሷል። ከተከሳሾቹ አንዱ በኢዋይ የሂሳብ ምርመራና የሙያ አገልግሎት ድርጅት በውክልና ለኮመንዌልዝ ባንክ ይሰራ እንደነበረም ታውቋል። ኢዋይ ግለሰቡን በድርጅቱ ውስጥ እንዳይሰራም ማገዱን አረጋግጧል። ሁለቱም ተከሳሾች የዋስ መብታቸው ተጠብቆ የሚገኝ ሲሆን በነሐሴ 25 እንደገና ፍርድ ቤት እንደሚቀርቡ ተወስኗል። የተባበሩት መንግስታት ለፍልስጤማውያን ስደተኞች የሚቀርበው የእርዳታ ድጋፍ አደጋ ላይ መሆኑን አስጠነቀቀ። ለዚህም ዋናው የእርዳታ ተቋም 145 ሚሊዮን ወይም 100 ሚሊዮን የአሜሪካን ዶላር የገንዘብ እጥረት ስላጋጠመው ነው። የተባበሩት መንግስታት የፍልስጤም ስደተኞች ድጋፍና ስራ አስኪያጅ UNRWA እንደሚለው ይህ የገንዘብ እጥረት በጋዛ፣ በዌስት ባንክ፣ በዮርዳኖስ፣ በሊባኖስና በሶሪያ የሚሰጡ የትምህርት፣ የጤና እንክብካቤና የአስቸኳይ ጊዜ እርዳታ አገልግሎቶች ላይ አደጋ ጥሏል። ይህንን ማስጠንቀቂያ የተሰጠው በጋዛ ያለው ሰብአዊ ቀውስ አሁንም ከባድ ሆኖ በቀጠለበት ወቅት ነው። አብዛኛው የአካባቢው ህዝብ በዓለም አቀፍ እርዳታ ላይ ጥገኛም ነው። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ እንዳሉት ኤጀንሲው በአሁን ወቅት በእርዳታ ተቋሙ ላይ የሚተማመኑ ሰዎችን እንደ ቀድሞ ማገልገል አልቻለም።
2: For generations, Palestine refugees have counted on UNRWA for registration, emergency assistance, and essential public services.
0: ለብዙ ትውልዶች የፍልስጤም ስደተኞች ለምዝገባ፣ ለአስቸኳይ እርዳታና ለመሰረታዊ የህዝብ አገልግሎቶች UNRWA ሲተማመኑ ቆይተዋል። ነገር ግን የኤጀንሲው ሁኔታ ከጊዜው ወደ ጊዜ የበለጠ አሳሳቢ እየሆነ ነው። በተለይ የፍልስጤም ግዛት ሁሉ ሰፊ ገደቦች ተጥለውበታል። እንዲሁም 100 ሚሊዮን የአሜሪካን ዶላር የገንዘብ እጥረት ያለበት በመሆኑ አሁን ያሉበትን ግዴታዎች መወጣት አልቻለም። የተባበሩት መንግስታት በደቡብ ሱዳን በአንድ የሰብአዊ እርዳታ ኮንቮይ ላይ የተፈጸመውን ጥቃት በርካታ የእርዳታ ሰራተኞች የተገደሉበት መሆኑን በማውገዝ ለጥቃቱ ተጠያቂ የሆኑ ሰዎች ለፍትህ እንዲቀርቡ ጠይቋል። የተባበሩት መንግስታት ቃል አቀባይ ስቴፈን ጃሪክ እንደተናገሩት የእርዳታ ኮንቮዩ ለእርዳታውን ወደ ጆንግሌ ግዛት እያጓጓዘ ነበር። በዚያ ለወራት የዘለቀው ግጭት ከ300,000 በላይ ሰዎችን ከመኖሪያ ቀያቸው አፈናቅሏል።
3: We are deeply saddened by the killing of 5 humanitarian workers whose convoy operated by a local partner was ambushed yesterday in Duke County in Jonglei State.
0: ትላንትና በጆንግሌ ግዛት በዱቅ ቀበሌ በአካባቢው ጋር በመተባበር የሚተዳደረውን የሰብአዊ እርዳታ ኮንቮይ በደፈጣ ጥቃት ተመቶ 5 የእርዳታ ሰራተኞች በመገደላቸው እጅግ አዝነናል። ሌሎች 4 ሰዎች ቆስለዋል። እንዲሁም በርካታ ሲቪሎች መገደላቸው ወይም መቆሰላቸው ተነግሯል። ኮንቮዩ የሰብአዊ እርዳታ ተሽከርካሪ መሆኑ በግልጽ ምልክት ተለይቶ ይታወቅ ነበር። በሰብአዊ እርዳታ ሰራተኞች ላይ የሚፈጸመው ጥቃት ፍጹም ተቀባይነት የለውም። ዓለም አቀፍ የሰብአዊ ሕግንም ይጥሳል። ጥቃቱ በፍጥነት እንዲመረመርና ይህ አሰቃቂ ጥቃትን የፈጸሙ ሰዎች ተጠያቂ እንዲሆኑ እንጠይቃለን ብለዋል። የተባበሩት መንግስታት እንደሚለው ከዚህ አመት ጀምሮ በደቡብ ሱዳን ለተቸገሩ ማህበረሰቦች እርዳታ በማድረስ ላይ ያሉ 29 የሰብአዊ እርዳታ ሰራተኞችና ተቋራጮች ተገድለዋል።

0: አንድ የሰብአዊ መብቶች ኮሚሽን ሪፖርት በአውስትራሊያ ነባር ነዋሪዎች ላይ የሚደርሱ ስርዓታዊ ኢፍትሃዊነቶችን ለማስቋም ከቃላት ይልቅ መብቶችን ማክበር ያስፈልጋል ሲል ተናገረ። የማህበራዊ ፍትህ ሪፖርቱ እንዳሳየው ከፍተኛ የእስር መጠን፣ ደህንነቱ የተጠበቀ መኖሪያ ቤት፣ የጤና እንክብካቤና ትምህርት እኩል ተደራሽነት አለመሆንና ሌሎች በርካታ ጉዳዮች አስቸኳይ ትኩረት እንደሚያስፈልጋቸው አመልክቷል። ከ1600 በላይ የአቦርጂናልና የቶረስ ስትሬት ደሴቶች ተወላጆች ልምድ ላይ በመነሳት የተዘጋጀው ሪፖርት ዘረኝነትን የእኩልነት ዋና እንቅፋት መሆኑን ገልጿል። ሪፖርቱ 25 ምክረ ሐሳቦችን ይዞ የቀረበ ሲሆን ከሁለት አመታት በፊት የቀረበውን ብሔራዊ የጸረ ዘረኝነት ማዕቀፍ በፍጥነት ተግባራዊ እንዲሆንና ብሔራዊ የሰብአዊ መብቶች ህግ እንዲወጣም ጠይቋል። የአቦሪጂናልና የቶረስ ስትሬት ደሴቶች ተወላጅ የማህበራዊ ፍትህ ኮሚሽነር ኬቲ እንዳሉት በአስቸኳይ መወሰድ ያለባቸው እርምጃ አሉ ብለዋል።
1: Making sure that we're meeting the commitments and obligations that we've signed up to in international treaties, making sure that human rights protections are in place for all Australians, not just Aboriginal and Torres Strait Islanders.
0: በዓለም አቀፍ ስምምነቶች የገባናቸውን ግዴታዎችና ቃል ኪዳኖች መፈጸማቸው

0: su SBS.
1: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organisation a place where people want to be. For inclusion and diversity training, visit inclusion-program.com.au.
2: አድማጮቻችን በማስከተል የምናቀርበው የአገርኛ ሪፖርት ነው እነሆ።
3: አገርኛ ሪፖርት
4: የኢትዮጵያ ሀገራዊ ምክክር ጉባኤ ከሐምሌ 8 ጀምሮ በአዲስ አበባ ይካሄዳል ተባለ። ሀገር አቀፉ የሀገራዊ ምክክር ኮሚሽን ከሐምሌ 8 2018 ዓ.ም ተመረጀ ጀምሮ ሀገራዊውን የምክክር ጉባኤ በአዲስ አበባ በአዲስ ኢንተርናሽናል ኮንቬንሽን ማዕከል እንደሚያካሂድ አስታውቋል። ኮሚሽኑ ይህንን ያስተዋወቀው ሰኔ 5 ቀን 2018 ዓ.ም ተመረጀ በሸራተን አዲስ ሆቴል ለጋዜጠኞች በሰጠው መግለጫ ሲሆን የዋና ኮሚሽነር ፕሮፌሰር መስፍን አራያ እንዳስተዋወቁት ጉባኤው በመዲናዋ 15 ቀናት ያህል ይካሄዳል። ጉባኤው ከ4000 በላይ ጉባኤተኞች ከሁሉም የሀገሪቱ ክፍሎችና ከሁሉም ከተማ አስተዳደሮች ይሳተፉበታል ብለዋል። በዚህ ጉባኤ ወቅትም በተለያዩ ክልሎች በህዝብ የተመረጡ አጀንዳዎች ላይ የመጨረሻ ውይይትና ምክክር እንደሚካሄድ ነው የተገለጸው። በጉባኤው የሚነሱ ዋና ዋና ጉዳዮች መካከልም የህገ መንግስት ማሻሻያ፣ የማንነት ጥያቄዎች፣ የክልሎች ድንበር አከላለል፣ ፍትሃዊ የኢኮኖሚ ተጠቃሚነት እንደዚሁም ከብሔራዊ ሰንደቅ ዓላማ ጋር የተያያዙ ጉዳዮች መሆናቸው ተገልጿል። ኮሚሽኑ እስካሁን በተካሄደው ምክክር ሂደት 1234 ወረዳዎች ተሳታፊ መሆናቸውን ገልጾ ይህም በአጠቃላይ 93% የሀገሪቱን አካባቢዎች ይሸፍናል ብሏል። ኮሚሽኑ በተጨማሪም ለጉባኤው ተሳታፊዎች ቅድመ ዝግጅት እንዲያደርጉ ጥሪ ያቀረበ ሲሆን እስካሁን በሂደቱ ያልተሳተፉ አካላትም በቀረ ሂደት እንዲቀላቀሉ ኮሚሽኑ ዝግጁ መሆኑን አክሎ ገልጿል። ኢትዮጵያና ናይጄሪያ የእስረኞች ዝውውር ስምምነት ተፈራረሙ። ኢትዮጵያና ናይጄሪያ በሁለቱ ሀገራት ውስጥ የተፈረደባቸውን ዜጎች የቀረበባቸውን የእስር ጊዜ በትውልድ ሀገራቸው እንዲያጠናቅቁ የሚያስችል የእስረኞች ዝውውር ስምምነት ተፈራርመዋል። ስምምነቱ በሁለቱ ሀገራት ህጎችና ባለም አቀፍ ድንጋጌዎች መሰረት በፍጥነት ወደ ተግባር እንዲገባ መስማማታቸውን የተገለጸው። በዚህ መሰረት በአንዱ ሀገር የተፈረደበት ዜጋ በተወሰኑ ቅድመ ሁኔታዎች መሰረት ወደ ትውልድ ሀገሩ ተዛውሮ የቀረውን ቅጣት ሊያጠናቅቅ ይችላል። ስምምነቱን የኢትዮጵያ ፍትህ ሚኒስትሯ ሃና ራስላሴና የናይጄሪያ አቻቸው ላቲፍ ሀግሜ የተፈራረሙት ሲሆን የፊርማ ስነ ስርዓቱም በሁለቱ ሀገራት የውጭ ጉዳይ ሚኒስትሮች መሪነት ተካሂዷል። የናይጄሪያ የውጭ ጉዳይ ሚኒስቴር እንዳስተዋወቀው ስምምነቱ በሰብአዊነት፣ በፍትህና በዓለም አቀፍ ትብብር መርሆች ላይ የተመሰረተ ሲሆን ታራሚዎች ከቤተሰቦቻቸው ከቋንቋቸውና ከባህላቸው ጋር በቅርበት በመኖር ወደ ማህበረሰብ እንዲመለሱ የሚያግዝ ነው ብሏል። እንደ ናይጄሪያ መገናኛ ብዙሃን ዘገባ ከሆነ ስምምነቱ ተግባራዊ ሲሆን ከ100 በላይ ናይጄሪያውያን እስረኞች ተጠቃሚ ሊሆኑ ይችላሉ። ኢትዮጵያ ከዚህ ቀደም ከደቡብ አፍሪካ፣ ቻይና፣ ብራዚል እና ሌሎች ሀገራት ጋር ተመሳሳይ የእስረኞች ዝውውር ስምምነቶችን ማጽደቋ ይታወሳል። የአድዋ ድል በዓል በአሜሪካ እንዲከበር ተወሰነ። የጥቁሮች ሁሉ ድል ተደርጎ የሚወሰደው የአድዋ ድል በዓል በአሜሪካ በይፋ እንዲከበር በሕግ መወሰኑ ተሰምቷል። በአሜሪካ ፔንሲልቫኒያ ግዛት የሕዝብ ተወካዮች ምክር ቤት የአውሮፓውያኑ መጋቢት 2 በግዛቱ የአድዋ ድል መታሰቢያ ቀን እንዲሆን የቀረበን የውሳኔ ሐሳብ በከፍተኛ ድምፅ አጽድቋል። ይህ ኤችአር 441 የተሰኘ የውሳኔ ሐሳብ የጸደቀው ባለፈው ሳምንት በግዛቲቱ የሕዝብ ተወካዮች ምክር ቤት በተደረገ የድምፅ አሰጣጥ ስነ ስርዓት ነው። በአሜሪካ የግዛቶች ምክር ቤት አሰራር መሰረት ይህ ውሳኔ በግዛቲቱ የሕግ መዝገብ ላይ የአድዋ ድል በይፋ እውቅና ያገኘበት ታሪካዊ ሰነድ ሆኖ በቋሚነት ይቀመጣል። የአውሮፓውያኑ ማርች 2 ቀን 2026 የ130ኛ የአድዋ ድል ቀን ሆኖ በፔንሲልቫኒያ ግዛት እውቅና እንዲሰጠው የሚደነግግ ነው። ውሳኔው በሪፐብሊካንና በዴሞክራቲክ ፓርቲ እንደራሴዎች በተሰጠ 195 ከፍተኛ የድምፅ ድጋፍና በ6 ተቃውሞ ብቻ ነው የጸደቀው። ረቂቁ የቀረበው ከወራት በፊት ቢሆንም የምክር ቤቱን የውስጥ አሰራሮች አልፎ ውይይቶች ተደርገውበት ከቆየ በኋላ የውሳኔ ድምፅ የተሰጠበት ግን ባለፈው ሳምንት ነው። በሳውዲ አረቢያ ለእስር ተዳርገው የነበሩ 1655 ኢትዮጵያውያን የፍርድ ሂደታቸው ተቋርጦ የምህረት አዋጅ ተጠቃሚ መሆናቸውን የውጭ ጉዳይ ሚኒስቴር አስታወቀም። በሪያድ የሚገኘውን የኢትዮጵያ ኤምባሲና በጅዳ የሚገኘውን ቆንስላ ጽህፈት ቤት በማስተባበር በተደረገ ከፍተኛ ዲፕሎማሲ የተሳካ መሆኑን

አክሎ ገልጿል። ሚኒስቴሩ በሳውዲ አረቢያ ቀሪ ዲፕሎማሲ ጥረት የሚሹ ጉዳዮችን በቅርበት እየተከታተለ መሆኑን የጠቆመ ሲሆን ህብረተሰቡ ህገወጥ የሰዎች አዘዋዋሪዎች በማህበራዊ ሚዲያና በተለያዩ መንገዶች ከሚያሰራጫቸውም የሐሰት ማታለያዎች ራሱን እንዲጠብቅም አሳስቧል። አዲሱ የኢትዮጵያ የተሽከርካሪ ሰሌዳ ከሰኔ 4 ቀን ጀምሮ መሰጠት ጀመረ። አዲስ አበባ ከተማ አስተዳደር አሽከርካሪና ተሽከርካሪ ቁጥጥር ባለስልጣን ዋና ስራ አስኪያጅ ዘገየ በላይነህ እንዳሉት ሰሌዳው ሀገራዊ ይዘት ያለው ፎርጂድ የማይደረግና ስርቆትን የሚከላከል እንደዚሁም ኢቲኤች የሚለውን ዓለም አቀፍ ኢትዮጵያዊ ኮድ የያዘ ነው ተብሏል። መጀመሪያው ሰሌዳ በካ ቅርንጫፍ የተሰጠ ሲሆን በአዲሱ አሰራር ተሽከርካሪው እስኪወገድ ድረስ ያገለግላል ተብሏል። በትራንስፖርት ሎጂስቲክስ ሚኒስቴር የአገልግሎት ዘርፍ ቁጥጥር አማካሪ አቶ አሰፋ ሀዲስ በበኩላቸው በብዙሃን ትራንስፖርትና በግል ተሽከርካሪዎች ሰሌዳ ዋጋ ላይ ልዩነት ይኖራል ብለዋል። በከተማዋ ከ800,000 በላይ ተሽከርካሪዎች ሲኖሩ ይህ የለውጥ ሂደት በአዲስ አበባ ከተጀመረ በኋላ በሌሎች ክልሎች እንደሚሰፋም ታውቋል። ዋጋው ከ56,000 ብር በላይ መጠየቁ ግን በብዙሃን ዘንድ ትችት እያስተናገደ ነው። በመጨረሻም በኢትዮጵያ ሴት አረጋውያን ጾታዊ ጥቃት የደረሰባቸው ነው ተባለም። ሴት አረጋውያን በቤተሰብ አባል፣ በዘመድና የቅርብ ባሏቸው ሰዎች አማካይነት ጾታዊ ጥቃት እየተፈጸመባቸው እንደሚገኝ የአዲስ አበባ አረጋውያን ማህበር ገልጿል። የአዲስ አበባ አረጋውያን ማህበር የኦዲት ሰብሳቢና የአቃቂ ቃሊቲ ክፍለ ከተማ የአረጋውያን ማህበር ፕሬዚዳንት አቶ ንጉሴ ደግፌ ለሪፖርተር ጋዜጣ እንደተናገሩት ሴት አረጋውያን ላይ ከሚደርሱ ጥቃቶች መካከል ያስገድዶ መድፈር፣ የሀብት ዝርፊያና ሌሎች የሞራልና የስነ ልቦና ጥቃቶች ይጠቀሳሉ። በቁጥር የተደገፈ ባይሆንም አረጋውያን ከወጣቶች በላይ በተለይ በቤተሰብና የቅርብ በሚሏቸው ሰዎች ጾታዊ ጥቃት እያስተናገዱ ይገኛል ብለዋል። ደረሰባቸውንም ጥቃት ወደ ህግ አካል ለመውሰድ ሀፍረትና ውርደት ስለሚመስላቸው በደላቸውን አምቀው ይዘው መኖርን ይመርጣሉ ሲሉ ገልጸዋል። አቶ ንጉሴ እንደተናገሩት ጥቃት የደረሰባቸው አብዛኞቹ አረጋውያን በልጄ ወይም በቅርብ ሰው ጥቃት የተፈጸመብኝ ነው ብለው ለመናገር አይደፍሩም። በዚህ ምክንያት ጥቃት የተፈጸመባቸው አረጋውያን

0: su SBS.
1: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organisation a place where people want to be. For inclusion and diversity training, visit inclusion-program.com.au.
2: ሄልፕ ኤጅ ኢትዮጵያ በተለያዩ ጊዜያት ባደረገው ጥናት ሴት አረጋውያን ላይ ጾታዊ ጥቃት በከፍተኛ ደረጃ በመፈጸም ላይ እንደሚገኝ ማረጋገጡን ሪፖርተር አክሎ ዘግቧል። በኢትዮጵያ ከ7 ሚሊዮን በላይ አረጋውያን ይኖራሉ ተብሎ እንደሚገመት ከነዚህም 90% የሚሆኑት በከፋ ድህነት ውስጥ የሚገኙ መሆናቸውንም ዳይሬክተሩ ጠቅሶ ዘገባው አክሎ ገልጿል።
3: Hagarinya report.
4: sbs.com.au/amharican yerso ye online bet yadrgut waktawi zenawch waktawi guddachina mezenanyan ke sbs.com.au/amharic yaginyu SBS አማርኛን ማድመጥ ያስደስቶታልን? ወጎን በፌስቡክ ገጻችን ይከተሉ፣ ላይክ አድርጉን፣ አታዮችንም ያጋሩን። SBS Amharic በፌስቡክ
5: ከSBS Radio ዳውንሎድ በማድረጎና መስክኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
6: አድማጮቻችን ከድምጻዊ ሚካኤል በላይነህ ጋር የጀመርነውን ቃለ ምልልስ በክፍል 2 እንመለሳለን ባልነው መሰረት እነሆ ይዘን ቀርበናል። የመንደርደሪያ ጥያቄያችንም የሙዚቃ ባለሙያዎችና ማህበራዊ ኃላፊነታቸው ላይ ያተኮረ ነው። እነሆ ሙዚቀኞች ማህበረሰብን በመቅረጽ ትውልድን በመቅረጽ ከማዝናናት ባሻገር ያላቸው አስተዋጽኦ ምንድነው?
7: ይሄ ከባድ ጥያቄ ነው። ወክንያቱም ሙዚቃ እንደማንኛውም ሙያ የራሱ ባህሪ አለው፣ የራሱ ስርዓት አለው። ለዛም ጭ ሙያ ነው። ስለዚህ በዛው ውስጥ ያለ ሰው እንደ ሰውየው ባህሪ፣ እንደ ሰውየው ማንነት የተለያየ አይነት ኃላፊነትን የመወጣት ተግባር ሊኖረው ይችላል። አሁን ለምሳሌ አንድ ሐኪም ሆኖ የሚያስተምር ይኖራል፣ ጠንቃቃ አለ፣ በዛውም ደግሞ የሚጠጣ አይነት ሊኖር ይችላል። እንዲሁም በሙዚቃው ላይ እንደዚሁ የተቃራኒ አይነት ባህሪ ያላቸው ሰዎች ሊኖሩ ይችላሉ። ግን ሙዚቃው ላይ ትልቁ ነገር ምንድን ነው? እውቅና የሚባል ነገር አለ። ስለዚህ እውቅናው ራሱን የቻለ ትልቅ ዕዳ ነው። ለእኔ እውቅና ማለት እውቅናና የባንክ ብድር አንድ ነው ላለ በስነ ስርዓቱ ካልተጠቀምሽበት ያከስራል። ስለዚህ የሶሻል ሪስፖንሲቢሊቲው ላይ የተሻለ ስራ ብንሰራ ጥሩ ሊሆን ይችላል ብዬ አስባለሁ። ግን ያ ምንድን ነው? ከራስ ካንዱ ከዛው ከሰውየው ከሙዚቀኛው ሁኔታ የሚመነጭ እንጂ የተለየ ሪስፖንሲቢሊቲ ይኖርብናል የሚል እሳቤ የለኝም። ግን እንደ ሙያ አሁን ለምሳሌ ስንሰራ ተጠንቅቀን አሁን ማህበረሰቡ የሚያከብረውን ቃላት ግጥሞች ላይ፣ ዜማ ላይ፣ አለባበስ ላይ በተቻለ መጠን እንደውም ጥሩ ነው። እኛ ሀገር ባይ ነኝ ይሄ የምዕራባዊው ተጽዕኖ ብዙም አልገባብንም። ምክንያቱም ባህላችንም ሰፊ ነው። ስለዚህ በየባህሉ ያለው ሙዚቃ ስራ እስካሁን በማየው በጥንቃቄ እና በተቻለ መጠን በስርዓት እየተከናወነ ያለ ነው።
6: ለምን ለማንሳት አስቤ መሰለ፣ ምናልባት ሙዚቃዎቻችን የሚጻፉት ጽሑፎች በተለይ በሴቶች ላይ ዝቅ የሚያደርጉ ወይም ደግሞ በ15 ዓመቷ ትገኝ በነበረች አይነት ሙዚቃ አሁን እሱ ባህላዊ ዘፈን ነው፣ ግን በህግ አንጻር ሲታይ ትክክል አይደለም። ሴት ልጅ ገና ሳትደርስ ሌላ ነገር ላይ እንድትሄድ የሚያነሳሳ የሴት ልጅ መብት እንዲነካ የሚሉ አይነት ነገሮች አሉ። ወይም ደግሞ ማህበረሰብን ሊሳደቡ የሚችሉ ቃላትን በሴት ላይ ብቻ ላይሆን ይችላል በአጠቃላይ እና የሚሉትን ማለቴ ነው። እና አንተ በሙዚቃዎችን ስትሰራ ቃላት አመራረጥህ ላይ ቆም ብሎ ማሰብ የለም? ሁለት ሶስት ያስበው የመስራቱ ላይ አንተ የምትወስዳቸው ጥንቃቄዎች ምንድን ናቸው?
7: ጥሩ፣ አሁን ፎከስድ ነው ጥያቄው። እኔ በዚህ አንጻር

መጀመሪያው ከአንተ ጎዳና አልበም ጀምሮ እንደ አቋም ደውም ምንም አይነት ይሄ ኔጌቲቪቲ የሌለው ሐሳብ እንዲሆን ነበር ጥረቴ። ግጥሞችንም ሰበስብ እኔ ዜማ ነው የምሰራው፣ ግን ግጥም ላይ በጣም ኢንቮልቭድ ነኝ። በጣም ነው ማስተካከላቸው፣ ቃላቶችን አስተካክላለሁ ብዙ፣ ግን አስተካክዬ ዝም ብዬ በራሴ ፈቃድ አላወጣውም። መልሼ ለገጣሚው ይሁንታውን እጠይቃለሁ። በዚህ መልኩ ብሄድ ጥሩ ነው እና እነሱ የቃላቱ ፍሰት ስላላቸው እንደውም አሳምሮ ይሰጡኛል እና በጣም በጥንቃቄ ነው የምሰራው። እንደውም በጣም ሴታ ሞግሳለህ እባላለሁ እና አይ ይገባቸዋል እላለሁ። እና ፍቅርም ራሱ ለምሳሌ መለያየትም ቢሆን እንደ ስቄ ሸኝሻለሁ። ለምሳሌ የዚህኛው አልበም ላይ አንተ ሰጊያለሽ የሚል ርዕስ ይሰጠነዋል እና አሁን እሱ ግጥሙን ሲሰጠኝ በጣም ነው የወደድኩት ሀሳቡን። ግን ምን ሆነ ትንሽ ወሬኛ የሚያስደርግ ፓርት ነበር። አያወደኝም ብለሽ ትሰጊያለሽ አሉ የሚለው መጀመሪያ ላይ አያወደኝም ብለሽ ታወሪያለሽ አሉ ነበር የሚለው። ስለዚህ ይሄ በጣም ወሬኛ ነሽ ነገር ነው። ከዛ ውጭ እኮ ቦዲው ላይ ያለው እንትን በጣም ደስ የሚል ነው። ግን አይ ይሄ ትሰጊያለሽ አገላለጽ ችግር ነው እንጂ እንደማይጠላት ልጅቷን እንድትተማመን እንዲህ እንዴት እንደዚህ ታወሪያለሽ ነገር ነው ሀሳቡ። ስለዚህ ታወሪያለሽ የራሱ የሆነ ኔጌቲቭ ስላለው ትሰጊያለሽ ቢሆንስ እንዴ በጣም ደስ ይለኛል አለ ገጣሚው። አዎ ስለዚህ አይወደኝም ብለሽ ትሰጊያለሽ አሉ ወደሚል ተቀየረ። እንደዚህ በጣም ኢምፓወር የሚያደርጉ ቃላቶች ላይ ነው እንደው የምንሰራው።

ገጣሚዎቹም ሰመርጥም በቃ የተወሰኑ ገጣሚዎች ነው ያሉኝ። በጣም ተመካክረን ነው የምንሰራው። ስለዚህ በዛ ጉዳይ ላይ አላፊነቴን በብቃት የተወጣው ይመስለኛል። ግላንዳን ሲገር ምሻለን እኔ ይሄንን ላለው እንጂ ምንድነው ደሞ ሶሳይቲ ውስጥ የሚፈልገው ማህበረሰብ ውስጥ አለም ሲባሁኑ አልበሜ በጣም ትልቅ ተሰሚነት አሁን ወደ 8 ሚሊዮን በኦዲዮ ብቻ እየደረሰ ያለው እንዴት የሚለው ነው። እንዴት ኃይሌን እንዴት ተዋልልም የሚል እሷውን ኔጌቲቭ ነገር አለው እና ግን በጣም ሪስፖንድ አርጓል ሶሳይቲው ላይ። ስለዚህ በጣም ይሄ እንደ ህይወት ብዙ አይነት ነው መልከ ብዙ ስለሆነ እኔ ይህንን ለመስፈን ቢመርጥም ሌላው ደግሞ ሌላ አይነት ቢመርጥም እያንዳንዱን ሰው ልቦና የሚነካ ነገር እስከሆነ ድረስ ብቻ በጥንቃቄ እና ቅድም እንዳልሽው ወደ ሌላ አይነት ነገር የማይገፋፋ እስከሆነ ድረስ እኔ እስካሁን በእውነት በጣም በሚጎዳ መልኩ የተነገረ ነገር እኛ ጋር ይህን ያህል አለ ብዬ አላስብም። ውጮች እኮ የትና የተነሰው ሄደው በጣም የሚያሰቅቅ ደረጃ ላይ ነው ያሉት እና በሱ አንጻር ሰላም

0: ሌላው ግጥምን አልገጥምን ብለኸኛል። ዜማን ነው የምትሰራው? ምን አይነት መቼቶች ናቸው? ምን አይነት ሁኔታዎች ናቸው ዜማን እንድትፈጥር የሚያበረታቱ?
1: አንደኛ የሚገርምሽ ዜማ አሁን ለምሳሌ አሁን ሰሞኑን ሌላ አይነት ስሜት ላይ ነኝና ልክ አይምሮዬን ዜማ አምጣ ብለው አያመጣም እና ልክ ዜማ ሰርች የማቁሎ አይመስለኝም እንደዛ አይነት ስሜት። ከዛ ምን ይሆናል ዜማ እስቲ ለስራ ብዬ ወይም ደግሞ ወደ ሙዚቃው ስብስብ አረግና ራሴን ጸጥ ያለ ኪቦርድ አለኝ ከዛ ሙዚቃ ሰማለው ምን ላለው ብቻ ቡና ጠጥ ምንድነው እዛው ሁኔታ ላይ ራሴን አቆየዋለሁ። የራሴ ስቱዲዮ አለኝ እና ዲስትራክሽን ብዙ አይፈልግም እና ዝም ብዬ ራሴን አነካካለው ፒያኖውን ኪቦርዱን እና በመሃል ብዙ ጊዜ የሚገርምሽ ልክ አሁን ይሄንን እዚህ ስሜት ውስጥ መግባት ሲጀምር አይምሮዬ እየተዘጋጀ ይመጣል ዜማ እንትን ለማለት እና በጣም ብዙ ጊዜ ሌሊት ነው የሚቀሰቅሰኝ እና ስነቃ ከዜማ ጋር ነቃለሁ እና ቶሎ መያዝ አለብኝ ቶሎ እና
0: እንዴት ነው የምትይዘው?
1: አይ በቀርጸዋለሁ የድሮዎቹ አይ ቲንክ ይጽፋሉ ይመስለኛል ይጽፋ እንዴ በደንብ ቋንቋ ነው እኮ በስታፍ በደንብ እንትኑን ይጽፋል
0: እንደ ሾርታንድ ነገር
1: በደንብ ይጽፋል አለው ኖት አለው አይደል አሁን ግን ቴክኖሎጂው እንትን ስላለ በሞባይልም በምንም ግን ስቱዲዮ በአብዛኛው ቤቴ አቅራቢያ ነው ማድረጉ ለመኝታ ቤቴ ሄድና ቶሎ ቁጭልና እሱን ሬጅስተር አረግና ከዛ ጥሩ ይሁን አይሁን አላቀውም በኋላ ስሜቱ ከረዘመልኝ ዝቤ ቀጥሏለሁ አንዳንዴ ያቆማል ሲያቆም በቃ አንድ የሆነ ቨርስ ነገር ካገኘው ጥሩም ሊሆን ይችላል ስለዚህ ተመልሼ ወደ አልከይና በማግስቱ እስቲ ጥሩ ነው ጥሩ አይደለም ብዬ ሰማዋለሁ ከዛ አንዳንድ ጊዜ ግን የሚገርምሽ ሙሉ ዘፈን ነው የሚያክል እንትን ይመጣል በጣም አልፎ አልፎ ግን ዋናው ምንድነው በዜማ መስራት ስሜት ውስጥ ከሁሉ ነገር በቃ ትተሽ ማለት ነው ይሄ ዲስትራክሽኑን ምኑን የጓደኛ ማግኘቱን እስቲ እዛ እንዲልበል እዚህ የሚለውን ሁሉ ትቶ እዛው ስሜት ውስጥ ማለት እንደ ሀሳብ እንደማጥመድ ቢሆን ከዛ ራሱ ቀስ እያለ ይመጣል እና ዜማ እንደሚመስለኝ ተሰጦ ነው ልክ አሁን ግጥምም እኔ አሁን ገጣሚዎቹን ሳያቸው የቃላት ማይገደብ የቃላት ፍሰት እንትን ያላቸው ሰዎች አሉ። ብዙ ከማንበብ ከባክግራውንድም ከምንም እና ተሰጦ ነው እሱ የሚገርምሻል። ዜማም እንደዛ ነው። ዜማ ብዙ ሙዚቃ ከመስማትም ይሁን ከምን አላቅም ብቻ ያው ተፈጥሮ ነው እንደዛ ነው። ብቻ ግን አሁን በቃ ዝም ብሎ ፌሽታውስ ምናምን ነገር እንደዛ አይመጣም። ብዙ ጊዜ ደግሞ ሌላ ለብቻዬ አሁን ውጭ ሀገር ሲሄድ ሞሎች ውስጥ ምናምን ዝም ቢወክስ አረግ ያኔ ከዛ ሞባይል አለ ቀርጸዋለሁ እና በአብዛኛው ለእኔ ሶሊተሪ የሆነ የተገለለና የራሴ ጋር ብቻ የምነጋገርበት ወቅትን ይጠይቀኝ።
0: አሳልፈ ትሰጣቸዋለህ ዜማዎችን? ከንተ በላይ ሰተታቃለህ? እኔ እንደዚህ በውድ በሆነ ስሜት ውስጥ ያገኛቸውም ሙዚቃው ዜማዎች ትሳሳለህ ወይስ ትሰጣለህ?
1: እሳሳለሁ ወይም እሰንፋለሁ የትኛውን እንደሆነ አላውቅም። ብዙ ለድምፃውያን ሰጥቼ አላውቅም ግን ለሶሻል ለማህበረሰባዊ ጉዳዮች ማደባበስ ሲቀር እዛን ዘመን ከዛ መታመን ማመን የሚል አንድ እንትን ነበር ፖፑላር ነበር እሱም ከዛ የኦሮምኛ መሊሃራ የሚል የኤችአይቪዎቹ ላይ ብዙ ሰርቻለሁ። በኋላም ለአባይም ስሩ ተብለን ለአባይም ሰርቻለሁ። ከፍም በለበስራ ከፍ በዝናብ ታውቂ ከሆነ ስኔ ዜማ ነው እና እንደዛ ነው እንጂ ግን ብዙ ሰዎች ጠይቀውኛል አልቻልኩ። እንደ ሌሎቹ እንደ ስራዬ ቁጭ ብዬ ዜማ መሰራ ሰው አይደለሁም። ቃል በሚል ስራ ስል እንዳልኩ ጫፍ ነው ጫፍ አለኛውን እና እነሱን ለመጨረስ ራሱ እንዴት አይነት መንፈስ ነው አሁን ያንን የሚሰበስብልኝ እንዳለ በተለይ ልጆች ከወለድኩ በኋላ ከልጆች ጋር በጣም ቅርበት ስላለኝ ጥሩ ዲስትራክሽን ሆነውኛል እና እንዴት አድርጌ ማኔጅ እንደማደርገው አራተኛው አልበም ላይሆን አየዋለሁ።

0: kan rodan runidena machim music anya saunachun denya hiwatalle betsaballe አሁን እንዳልከው ለንሄድ ከሚከባው ነገር ግራችንን ጎትተው የሚያስቀሩ የህይወት ኃላፊነቶች አሉ። እንዳልከው አንዱ ቤተሰብ ነው። ቤተሰብ አንድም ሊረዳ ይችላል አንተ ንጽህናት በመስጠት ደረጃ አንድም ደግሞ ኃላፊነት ስላለበት ደግሞ ለልጆችህም ለባለቤትህም ጊዜ መስጠት ይኖርብሃልና በዚህ ረገድ እንዴት ነው የምታመጣጥ ነው ህይወትህን ሰው ሲተኛ መስራት ሰው ሲሰራ መተኛት እንዴ አይነን ነገርና እነሱስ እንዴት ነው የሙዚቃ ህይወቱህ ላይ ያላቸው አሉታይ ምን በለው አወንታዊ አስተዋጽኦች
1: የማታ ስራ ብዙ አልሰራም ሲዝናል ናቸው አሁን ለምሳሌ ከመስከረም ጀምሮ በሰርቻለሁ ላስት ኢራውን ለምሳሌ አልበሙን ባለፈው አመት አልበሙን ክረምት ላይ ነው ያወጣሁት አመቱን ሙሉ ለኮንሰርቶች ነው እንጂ እንደዚህ የማታ ስራ አልሰራሁም ምክንያቱም አዲስ ስለነበር አልበሙም ብዙም መውጣት አልፈለኩም በዚህኛው አመት ግን የተመረጡ ጥቦታዎች ላይ እንደ ኢየሱ ሸራተን እና ሌላ ደግሞ ብላክ ፐርል የሚባል በጣም ቆንጆ ቤት አለ እዛ ሰኞ ናሙሰራል ከዛ የውጭ ተስራዎችን ማሰብ ጀምራለሁ ኦሬዲ ብዙ ያነጋገሩ ስለሆነ እና በጣም ኢንቴንሲቭሊ የሌሊት ስራ ምሰራ አይደለም ግን ቤተሰብ የቤተሰብ ሰው ነኝ ቤቴን በጣም ነው የምወደው ደግሞ ስራው ራሱ ደግሞ የሚገርምሽ የነጻነት ስራ ነው እኔ በጣም ነው ጓደኞቼንም ማስቀናቸው እኔ እኮ ኑሬ ዊኬንድ ነው ላቸው ሁሌ ሰኞ ላይ በስኒከር ታገኛላቸው ጠዋት ላይ ካፌ ውስጥ ልገኝ ይችላሉ የጠዋት ሰው ነኝ በነገርሽ ላይ ጠዋት በጣም ነው የምወደው ልጆቼን ትርቶ የታደርሳለሁ መመለስ ካለብኝ መልሳለሁ ምንም አይነት ከማህበረሰባዊ ሆነ ከቤተሰብ ኑሮ ጋር በፍጹም ግጭት ያልፈጠረብኝ ሙያ ቢኖር ሙዚቃ ነው እና እንደውም የበለጠ ነጻነት የበለጠ ጊዜ እንዲኖረኝ ነው ያደረገው የዚህ ክሪኤቲቭ እንትኑ ላይ ስመጣ በእርግጥ ያው የራሱ እንትን ይኖራል ግን አንድ ነገር ብለው ዲሲፕሊን ይፈልጋል አሁን ለምሳሌ በግድ ማታ መስራት አሁን ብዙ ትርፍ ሰዓት አለን በጣም ብዙ በዛ ሰዓቶች ውስጥ መጠቀም ይቻላል እና እርግጥ ነው አሁን ፕሮዳክሽን ላይም ስገባ ለሊት ብዙ ጊዜ እኛ ጋር ስቱዲዮ የሚሰራው ለሊት ለሌላ ምክንያት አይደለም ጸጥታውን ነው እንግዲህ ያለው ይሄ አምቢየንሱ የስቱዲዮቹ አይነት በሱ የተነሳ ለማዶንና ለሊት ይመረጥ ስቱዲዮ ደግሞ

0: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
1: እስካሁን ቻቾን ታቀርቦትና እንደው ምን አይነት ስሜት ነው ያለው እዛ ደረጃ ላይ ስትደርሱ ማለት ነው በቃ ሙዚቃዎች እየተሰርተዋል እየወጣው ፕሮግራሞች እየሰራበት ሙዚቃ ማቀርብበት የሚል አይነት ስሜት ነው የሚፈጠርባችሁ ወስጣችሁ ወይስ አሁንም ጭንቅላታችሁ ስለላ ሙዚቃ መስራት አለብኝ ሌላ ዜማ የሚለውን ኃላፊነት ያስቀምጣችኋል
2: ስራው ብዙ ነገር አለው የሚገርምሽ አንደኛ የፈጠራው ፓርት አለ ከዛ የ ስቱዲዮ አለ ከስቱዲዮ በኋላ ማርኬቲንግ አለ ሲወጣ ከዛ ሰው ጋር ደርሶ ሰው ተቀበለው ወይ አልተቀበለው ሚለው ትልቁ አስጨናቂ ክፍል እሱ ነው እና ብዙዎቻችሁ አሁን የምታዩት እድለኞች ናችሁ እኮ ምናን ይሉናል እውነት ነው ሰው ያዳመጠልን እድለኞች ነን የዛን ያህል ደግሞ ስንት ተለፍቶ ስንት ገንዘብ ወጥቶበት አንዱ በከንከን ብሎ የሚቀሩም አሉ። አንዳንዱ እንደውም በቃ ስሜትም የሚሰብሩ ለመነሳት እስኪያቅታቸው ድረስ ግን እሺ አሁን ምን አወራው ሰክሰስፉል ስለሆነ ከሆነ ውጤታማ ስለሆነ አሁን ነው ይሄ ማርኬቲንግም የመጣው በጣም አሁን ኮምፒቲሽኑ በሙዚቃው ብቻ አይደለም አየሩ ራሱ የተጣበበ በዛ የተነሳ ሰው አባዳንቺ እንዲሰማ ሙዚቃውን ከዚህ ከሙዚቃው ስራ አንስቶ እስከዛ ድረስ ከባድ ንቃቄ የሚጠይቅ ነው እና ከወጣ በኋላ ግን ሰው አሁን እኔ ኦንላይን የመጀመሪያው ኤክስፒሪየንስ ነው እና ስንት ሰው ሰማ ይሄ ቁጥሩን ማን ይሄ ኮንቴንት ማኔጀር ያልኩሽ ጋር ጠዋት እንደዋወልና ቁጥሮች እንዴት አደጉ ለዋለ ስንት ሰው ሰማ ስንት ሰው ዩቲዩቡን ማ ዩቲዩብ ቻናሉን ስንት ሰው አየው እንደዚህ እና በቃ እንዳለ ቁጥር ነው የምታዩና ያ ደስ ይላል የራሱ ፊድባክ አለው በጣም ደስ ይላል ሰው እየሰማው ሲመጣ ሰው እንደሰማው ስታቂ በጣም ደስ ይላል ከዛ በኋላ ማለት እንግዲህ ወደ ኮንሰርት ነው ምትጭ እኔ አለ ምሳሌ አንድ ቃልን ሰራው የመጨረሻው አልበሜ ከዛ በኋላ እሱ በወጣ በሶስተኛው በአራተኛው ወር ላይ አልበም ሪሊስ ፓርቲ ነበረኝ እዛ ላይ ነው ብዙ ነገር ምታቂ እና ልክ አልበም ሪሊስ ፓርቲው በጣም ብዙ ሰው መጣ በለቤቱ በሚመጥን አንድ አነስ ያለ ቤት ስለነበር 1900 1000 ሰው ከዛ ብዙ ሰው አብሮ ይዘፈነ አዳዲሶቹ ያ ማለት ሰምቶታል ማለት ከዛ በኋላ ወደ እንደገና የካቲት ላይ መስለኛል ፌብሩዋሪ 1 ነበር ባለፈው አመት መጀመሪያ የአንድ ቃል ኮንሰርት እሱ ቀን በጣም አስጨናቂ ነገር ነው አሁን ሌላው ደግሞ በጣም የተገላገለው ነገር ምንድነው ቴሌብርም ይባላል ቴሌብር እንደ ውጭ ሀገር እንደ ቲኬት ማስተር ቲኬት መሸጫ አንድ ክፍል አለውና ከኮንሰርቱ በፊት ስንት ቲኬት ተሸጠ እና ያለ ስለዚህ ኢቨንቱ የሰው እጥረት ይኖርበት አይኖርበት ኦሬዲ እዛ ላይ ታይዋለሽ በአብዛኛው በሱ ስለሚሸጥ በጣም አክሰስብል ነውና አይቻለሁ ጥሩ ሰው የገዛ እንደነበረ ጥሩ ቁጥር እንደነበረው አይቻለሁ እና ግን የመጀመሪያው ስለነበረ በጣም ነው ያስጨነቀኝ የምር አስጨናቂ ጊዜ ነበርና ግን የሚገርምሽ እንትኑ ላይ አለ ማየት ይችላልሽ ዩቲዩብ ቻናል ላይ 16ቱን ጭኛለሁ ወደ 78000 ሰው ነበረ እንደዛ በጣም በጣም ደስ የሚል ያን ቀን በቃ አይ ቲንክ ላንድ 15 ቀን በቃ በሱ ደስታ ምንም የመጀመሪያው ተስለነበረ የቀድሞቹን ዘፈኖች እንዴት ሪስፖንድ እንደሚያደርጋቃሉ ግን አዳዲሶቹንም በጣም ደስ በሚል ሁኔታ ምላሽ ስለነበረ በጣም ያስደስት ነበር በሌላም በኩል ደግሞ በዩቲዩብ ቻናሉ በስፖቲፋይም በኩል የመደመጥ መንዝሊ ሊስነር አሁን ስፖቲፋይ ለምሳሌ መንዝሊ ሊስነር ሚል ሰጥቻልና እሱ ቁጥር ያደገ ሲመጣ ያው ነበር ከዚህም ሰብስክሪፕሽኑ በራሱ ፔስ እያደገ ሲመጣ ያው ነበር ገቢውም እንደዛውና በጣም የእንዳልሽ የመህር ጊዜው ለኔ ደስ የሚል ነበር እግዚአብሔር ይመስገን እስካሁንም ጥሩ ነው አካሄዱ ጥሩ ነው ያለው
1: ኮንሰርቶችን ስለማዘጋጀት ወደ ውጭ ሀገር የሚሄድ ነገሮችም አሉ እኔ ከኛ አድማጭ ነው ማየውና ወደ አውስትራሊያስ የመምጣት ያሉ አድማጮችህን ወደ

0: ተከታዮችህን አድናቂዎችህን ለማየት ምን አቅደሃል?
1: እነዚህ አይነት ጥያቄዎች እንግዲህ እዛ እቅድ ከሆነ እቅድ ያው ቋረገዋለሁ በሚል ነው። እቅድ የሚሆነው ያው ማስፈጸም እዚህ ነው። ስለዚህ አሁን ሜልበርን አውስትራሊያ እንግዲህ አንቺ ነሽ አሁን የመጣሽው እዚህ ኢንተርቪው ያደረግሽኝ። አንቺ ምን እቅዳለሽ? እና እኔ መምጣት በጣም ነው ደስ የሚለኝ። እርግጠኛ ነኝ አንድ ጊዜ ሄጄ ልማዝናናችሁ እርግጠኛ ነኝ። ያው ጊዜው እስኪፈቅድ ድረስ ነው። እስካሁን ባለው እንትን አሜሪካ የተስተካከለ ነገር አለ። የስራ ፈቃድ ምናምን እዛ ጨርሻለሁ፣ ወደዛ ሄዳለሁ። ዩሮፕም ጥያቄዎች አሉ። እንግዲህ እነዚህን ቀስ እያልን ከበር አድርጋለሁ። አውስትራሊያም እንግዲህ ጥያቄው ይመጣል ብዬ ተስፋ አድርጋለሁ። እኔ ዝግጁ ነኝ ለመምጣት። ስለዚህ ኃላፊነቱን ለአንቺ ሰጥቻለሁ። በነገሮች ላይ ዲቴሎች እናያለን። እኛ እንዳልኩሽ ፕላትፎርሙ አንዱ የሚሰጠው እድል ምንድን ነው፣ የት ሀገር ተደመጠ የሚለው አለ እና አንዱ ካላችሁ ቁጥር እና ሜልበርን ማን አውስትራሊያስ ካለው ቁጥር አንጻር ጥሩ አድማጭ እንዳለው አይቻለው ግራፉ ላይ። አንደኛው ኢትዮጵያ ነው፣ አሜሪካ ነው፣ ከዛ የዩኤኢ እንደዚህ፣ ያ ዩሮፕ፣ ዩኬ እንደዚህ ያለ ቁጥሮቹ ናቸው። እና አንዱ ጥሩ በቂ አድማጭ ያየሁት እንደውም አውስትራሊያ ነው። እና የሚሳካ ሾው መስራት የሚቻል ይመስለኛል። ይነግረናል ቁጥሩ።
0: በሙዚቃው ዓለም ውስጥ የሚሆን በህይወት ጉዞ ውስጥ እንደ ዜጋ እንደ ቤተሰብ ለሀገራችን ለህዝባችን ቢሆንልን ብለህ የምትመኛቸው ነገሮች ምንድን ናቸው?
1: ምንም ጥርጥር የለውም በአሁኑ ጊዜ ሀገራችን ላይ የምትመኘው ነገር ሰላም ነው። ምክንያቱም ካለው ቁጥር አንጻር እንደ ስራ አድማጩ ያን ያህል ጥሩ ቢሆንም ከዚህም በላይ መሆን ይችላል። እንግዲህ እንደ ግለሰብም የትንሽ ነገር ሰው ግን በአጠቃላይ ግን አሁን ለምሳሌ አንዱ እኔ በኬሪየሬ በጣም ደስ የሚል ኮንሰርት ከሰራሁባቸው ቦታዎች አንዱ መቀሌ ነው። መቀሌ ሀውልቲ ላይ ከ10,000 ሰው በላይ በጣም በጣም በጣም ደስ የሚል ኮንሰርት ነበር የሰጠሁት። ያንን ዛሬ ማድረግ እችላለሁ ወይ እንግዲህ አላውቅም። ባህር ዳር ላይ፣ ጎንደር ላይ በጣም ደሳስ የሚሉ ኮንሰርቶች ሰርቻለሁ እና እነዛን እንደ ልባችን አሁን ልናረጋቸው እንችላለን ወይ እጠራጠራለሁ። እና የመጀመሪያው ነገር እሱ ነው። ሌላው ውጭ ሀገርም ስንሄድ የምናያቸው አሉ፣ ይሄ መቧደን እና መከፋፈል ነገር እና እነሱ ነገሮች ረግበው በአንድ ልብ ሁላችንም ተሰባስበን በቃ ሁሉም እኮ በልቦ ነው የሚወደውን ያውቀዋል። ግን አንዱ በአንዱ እየተጓተተ መልካሙ መንፈሳችን ተጓድሎ ያለ ይመስለኛል። እና እሱ ያ ዘመን ያ በጣም ደስ የሚለው አንዱ አንዱ በወንድማማችነት የሚተሳሰብበት ዘመን ኢትዮጵያ ላይ እንዲመጣ፣ ኢትዮጵያ ላይ ብቻ ሳይሆን ኢትዮጵያውያኖች ላይ በአጠቃላይ እንዲመጣ እሱን ነው የምመኘው። እርግጠኛ ነኝ ይመጣል። ምክንያቱም ባለፉት አመታት መቼም ብዙ ነገር ተምረናል፣ አይተናል፣ ስሜታዊም ነበርን ከሌ ከክሌ ሳይባል። ስለዚህ ሁሉም በሂደት ብዙ ነገር ብስለቱም አሁን ሰብሰብ ማለቱም ይታየኛል። የማይመስሉ ነገሮች ሲቀለበሱ ብዙ ነገር እያየን ስለሆነ ሁሉም ስክን የሚልበት ዘመን እንደሚመጣ እርግጠኛ ነኝ እና ያንን ነገር እግዚአብሔር ያቅርባል። ይሄን ነው የምልሽ።
0: በጣም ጥሩ መቋጫ ነው ያደረክልኝ። ድምፃዊ ሚካኤል በላይነህ በጣም ነው የማመሰግነው። ከጠበበው ጊዜ ሰፊ ጊዜ ነው የሰጠኸኝ እና በዚች ባጭር ጊዜ አውስትራሊያ የሚገኘውን አድማጮቻችንን አክብረህ እንግዳ ሆነ ስለቀረብክልን፣ አውስትራሊያ ብቻ አይደለም ዌብሳይታችን በዓለም ዙሪያ ስለሚታይ ክብረህ ይሄ ሁሉ አድማጭ እንግዳ ሆነ ስለቀረብክልን እጅግ በጣም ነው የማመሰግነው።
1: እኔም በጣም አመሰግናለሁ። እዚህ ሀገር መጥተሽ ስንት ከተመረጡ ውስጥም ሆኜ እንድሉን ስለሰጠሽኝ አመሰግናለሁ። በዚህ አመት በሚገርምሽ ሁኔታ በጣም ብዙ ከሜልበርን የመጡ ሰዎች አግኝቻለሁ። ገርሞኛል። በጣም ብዙ ዲያስፖራ ነበር ኢትዮጵያ ውስጥ፣ አዲስ አበባ ውስጥ በተለይ በዚህኛው አመት የሚገርም ጊዜ ነው ያሳለፍ ነው። እንግዲህ መጪው ጊዜ መልካም ያርገው። እግዚአብሔር ይስጥሽ። አመሰግናለሁ። እኔ
0: አድማጮቻችን በሁለት ተከታታይ ክፍሎች ከድምፃዊ ሚካኤል በላይነህ ጋር ያደረግነው ቆይታ በዚሁ ተጠናቋል። ለኤስቢኤስ ራዲዮ ማርታ ጸጋው ነበርኩ ከሜልበርን።

0: እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን sbs.com.au/amharicን ይጎብኙ። የኤስቤስ ኦዲዮ አፕን ዛሬውኑ ጭነው ሁሉንም ምርጫው የሆኑ ፕሮግራሞችን ማድመጥ ይጀምሩ። ከአፕ ስቶር ወይም ጉግል ፕሌይ በነጻ ያገኙ።
1: ሀገርኛ ሪፖርት
2: ኢትዮጵያ የካርበን ገበያ አዋጅን አጸደቀች። የህዝብ ተወካዮች ምክር ቤት ሰኔ 30 ቀን 2018 ዓ.ም ምረት ባካሄደው 29ኛ መደበኛ ስብሰባ የኢትዮጵያን የካርበን ገበያ አዋጅ በአብላጫ ድምጽ አጽድቋል። አዋጁ ከ2025 እስከ 2035 ድረስ ለሚተገበረው ብሔራዊ የካርበን ገበያ ስትራቴጂ ህጋዊ መሰረት በመፍጠር የካርበን ንግድ ስርዓቱን በይፋ ወደ ስራ ለማስገባት የሚያስችል ነው ተብሏል። የምክር ቤቱ ቋሚ ኮሚቴ ሰብሳቢ ደሳለኝ ወዳጄ እንደገለጹት አዋጁ ኢትዮጵያ የአየር ንብረት ለውጥ ተጽዕኖዎችን ለመቋቋምና የፓሪስ ስምምነትን ጨምሮ ያሉባትን ዓለም አቀፍ ግዴታዎች ለመወጣት ከፍተኛ አስተዋጽኦ ይኖረዋል ብለዋል። አዲሱ ህግ በዘርፉ እስካሁን የነበሩ የተበታተኑ አሰራሮችን በማስቀረት ግልጽነትና ወጥነት ያለው የካርቦን ገበያ ስርዓትን ይፈጥራል። በተጨማሪም ጥራት ያላቸውን የአረንጓዴ ኢንቨስትመንቶች ለመሳብ፣ የቴክኖሎጂ ሽግግርን ለማፋጠንና የአካባቢ ጥበቃ ተነሳሽነቶችን ለማጠናከር ወሳኝ ሚና እንደሚጫወት ጠቁመዋል። ህወሓት የአውሮፓ ህብረት ልዑክ መግለጫ በተሳሳተ መረጃ ላይ የተመሰረተ ነው ሲል አስተባበለም። ህወሓት በኢትዮጵያ የሚገኘው የአውሮፓ ህብረት ልዑክ በቅርቡ በትግራይ ክልል ወቅታዊ ሁኔታ ላይ ያወጣው መግለጫ በመሬት ላይ ያለውን ነባራዊ ሁኔታ ያላገናዘበና በተሳሳተ መረጃ ላይ የተመሰረተ መሆኑን ገልጿል። ህወሓት ትይዩ ክልላዊ ምክር ቤት አቋቁሟል በማለት ያቀረበውን ገለጻ ሙሉ በሙሉ መሰረተ ቢስ ሲልም አጣጥሎታል። በትግራይ ክልል ሌላ ክልላዊ ምክር ቤት የለም ሲልም ጨምሮ አክሏል። በተጨማሪም ህወሓት አስገዳጅ ምልመላ ያካሄደ ነው በሚል የቀረበበትን ውንጀላ ግልጽ ያልሆነና በማስረጃ ላይ ያልተደገፈ ነው ሲል አጣጥሎታል። ሆኖም በትግራይ ክልል አካባቢ ከፍተኛ የወታደራዊ ኃይል ስምሪት ባለበት ሁኔታ የክልሉ ባለስልጣናት ህዝቡን ከሚያጋጥሙ የደህንነት አደጋዎች ለመጠበቅ ሞራላዊና ህጋዊ ኃላፊነት እንዳለባቸው በመግለጫው አስታውቋል። እንደዚሁም የአውሮፓ ህብረት የግጭት ማቆም ስምምነቱን ሙሉ በሙሉ እንዲተገበር በፌደራሉ መንግስት ላይ ግልጽ ጥሪ አላቀረበም ሲል ትችቱን ማቅረቡ ተገልጿል። ዩኒቨርሲቲዎች 60% እና ከዚያ በላይ ውጤት ካስመዘገቡ ወደ ራስ ገዝነት ይሸጋገራሉ ተባለም። የትምህርት ሚኒስቴር የመንግስት ዩኒቨርሲቲዎች ወደ ራስ ገዝነት አስተዳደር እንዲሸጋገሩ የሚያስችል አዲስ መመሪያ አውጥቷል። በአዲሱ መመሪያ መሰረት ዩኒቨርሲቲዎች በአስተዳደር፣ በፋይናንስ፣ በሰው ኃይልና በአካዳሚክ አምዶች የሚደረግባቸውን ግምገማ 60% እና ከዚያ በላይ ውጤት ካመጡ ወደ ራስ ገዝ ዩኒቨርሲቲነት የሽግግር ሂደት እንዲጀምሩ ፈቃድ ይሰጣቸዋል ተብሏል። መመሪያው የፋይናንስ ግልጽነት፣ የዲጂታል መሰረተ ልማት፣ የሰው ኃይል ብቃት፣ የምርምር አፈጻጸምና የአካዳሚክ ጥራት እንደዋና መመዘኛዎችን አስቀምጧል። የላሊበላ ውቅር አብያተ ክርስቲያናት በዩኔስኮ ምርጥ 5 የጉዞ መዳረሻዎች ውስጥ ተካተቱም። የላሊበላ ውቅር አብያተ ክርስቲያናት በዓለም አቀፍ ተጓዦች ከተመረጡ 5 ተወዳጅ የዩኔስኮ ቅርሶች ዝርዝር ውስጥ መካተታቸው ተገልጿል። በዩሮኒውስ ዘገባ መሰረት ዩኤን ግራንድ ማስተር የተባለውን የክብር ማዕረግ ያገኙ ዓለም አቀፍ ተጓዦች የላሊበላን መንፈሳዊ ግርማ ዋና የስነ ህንፃ ድንቅነት ከፍ ባለ ደረጃ አስቀምጠውታል ብሏል። የቱሪዝም ሚኒስቴርም ቅርሱን ከተፈጥሮና ከሰው ሰራሽ አደጋዎች በመጠበቅ ለቀጣይ ትውልድ ለማስተላለፍ ስራ እየተሰራ መሆኑን ገልጿል። በኢትዮጵያና በግል አበዳሪዎች መካከል $1 ቢሊዮን የቦንድ ዕዳ ላይ ሲያደርጉት የነበረው ውይይት ስምምነት ላይ መደረሱ ተገለጸም። ኢትዮጵያና የግል አበዳሪዎች ኮሚቴ $1 ቢሊዮን የዩሮ ቦንድ ዕዳ ሽግሽግ ድርድር ላይ የመጀመሪያ ደረጃ ስምምነት ላይ መድረሳቸው ተገልጿል። በስምምነቱ መሰረት የቦንዱ ዋጋ 12% ቅናሽ ተደርጎበት $1 ቢሊዮን ወደ $880 ሚሊዮን ዝቅ ብሏል። የገንዘብ ሚኒስቴር እንዳስታወቀው ስምምነቱ በዓለም አቀፉ የገንዘብ ተቋም ግምገማ ያለፈ ሲሆን ወደፊት የሚቀርቡ የዩሮ ቦንድ ሽያጮችም ለአሁኑ ባለሀብቶች የተለየ የተሳትፎ ዕድል ይሰጣል ተብሏል። የተጀመሩ የመንገድ ፕሮጀክቶችን ለማጠናቀቅ 2 ትሪሊየን ብር ያስፈልጋል አሉ የገንዘብ ሚኒስትሩ አህመድ ሺዴም። ከዚህ ቀደም የተጀመሩ የመንገድ ፕሮጀክቶችን ለማጠናቀቅ ብቻ እስከ 2 ትሪሊየን ብር እንደሚያስፈልግ ነው ሰሞኑን ሚኒስትሩ የገለጹት። ሚኒስትሩ ይህንን ያስታወቁት በ2019 የፌደራል መንግስት ረቂቅ በጀት ላይ በተካሄደ የማጠቃለያ ውይይት ወቅት ለተነሱ ጥያቄዎች ምላሽ ሲሰጡ ነው። እንደ ሚኒስትሩ ገለጻ በመንገድ ግንባታ ረገድ የፍላጎት ጥያቄ የሌለበት አካባቢ ለምን ያሉ ሲሆን ሆኖም ቅድሚያ የሚሰጣቸውን ፕሮጀክቶች በመለየት ደረጃ በደረጃ ለማጠናቀቅ መንግስታቸው እንደሚሰራ ገልጸዋል። ባለም አቀፍ የሰዎች ዝውውር ወንጀል የተከሰሱት ይትባረክ ዳዊትና ግብረአበሮቹ ባቀረቡት የክስ መቃወሚያ ላይ የፌደራል ከፍተኛ ፍርድ ቤት ሐምሌ 10 ቀን 2018 ዓ.ም ብይን ለመስጠት ቀጠሮ ያዘም። አቃቤ ሕግ ለመቃወሚያው ችሎት ምላሽ ካቀረበ በኋላ የተሰጠው ይህ ቀጠሮ በሰዎች ዝውውር፣ በሰው ንግድና በገንዘብ ማሸሽ ወንጀሎች ላይ የተመሰረቱትን 16 ክሶች ይመለከታል። በክሱ መሰረትም ተከሳሾቹ ከ2010 ዓ.ም ጀምሮ ከ3800 በላይ ዜጎችን በሕገ ወጥ መንገድ አዘዋውረዋል፣ 133 ሰዎች ሕይወታቸውን እንዲያጡ ምክንያት ሆነዋል፣ 116 ሴቶች ደግሞ ላስገድዶ መድፈር ተዳርገዋል ተብሏል። እንደዚሁም ከተጎጂዎች ቤተሰቦች ከ750,000 እስከ 1.5 ሚሊዮን ብር በመጠየቅ ከ4 ቢሊዮን ብር በላይ በሕገ ወጥ መንገድ ገንዘብ ማሰባሰባቸው በክሱ ተጠቅሷል። አቢሲኒያ ባንክ አጠቃላይ ሀብቴ 371 ቢሊዮን ብር ደርሷል አለም። አቢሲኒያ ባንክ ሰሞኑን በአዲስ አበባ ሸራተን ሆቴል ባዘጋጀው የደንበኞች የውቅናና የምስጋና ስነ ስርዓት ላይ የባንኩ አጠቃላይ ሀብት 371 ቢሊዮን ብር መድረሱን አስታውቋል። ለ30 ዓመታት በኢትዮጵያ የግል ባንክ ዘርፍ ውስጥ የቆየው ባንኩ በተለይም ባለፉት 5 ዓመታት ከፍተኛ አገልግሎትና የአቅም እድገት ማስመዝገቡን ገልጿል። የባንኩ ዋና ስራ አስፈጻሚ ዶክተር በቃሉ ዘለቀ እንዳሉት የባንኩ ስኬት የሚለካው ከደንበኞች ጋር ባለው ግንኙነት ሲሆን ባንኩ ይህንን ግንኙነት በዲጂታል አገልግሎቶች ለማጠናከር እየሰራ ነው ብለዋል። እስከ 2025 መጋቢት መጨረሻ ድረስም የባንኩ ደንበኞች ቁጥር ከ12.7 ሚሊዮን በላይ ደርሷል ያሉት ፕሬዚዳንቱ ተቀማጭ ገንዘቡ ደግሞ 314 ቢሊዮን ብር ደርሷል፣ የብድር መጠኑ ከ229 ቢሊዮን ብር በላይ ሆኗል፣ የውጭ ምንዛሪ አቅሙም 873 ሚሊዮን ዶላር መድረሱን አክለው ገልጿል። በአሁኑ ወቅት ባንኩ 973 ቅርንጫፎችን የሚያስተዳድር ሲሆን 70 ቅርንጫፎች ከወለድ ነጻ የባንክ አገልግሎት እየሰጡ መሆኑ ተገልጿል። በመጨረሻም ከምረቃ መልስ ባልና ሚስት ሕይወታቸው አለፈም። በካፋ ዞን ሺሾ አንዴ ወረዳ በደረሰ አሰቃቂ የትራፊክ አደጋ መምህር አብርሃም ግዛውና ባለቤታቸው አዲሷ ተመራቂ መምህርት ራሄል አክሊሉ ሕይወታቸውን አጥተዋል። አደጋው ከቦንጋ ወደ ሽንሽንዳ በሚጓዝ የህዝብ

ያምስን በዊምብልደን የመጀመሪያ ዙር ጨዋታ አሸንፈች የሚሉት የቀኑ ዋና ዋና ዜናዎቻችን ነበሩ። አድማጮቻችን ከቀኑ ፕሮግራማችን ጋር አብሬያችሁ የቆየሁት ማርታ ጸጋው ነበርኩኝ። መልካም ለፈቀድ ይሁንላችሁ።

0: እንደምናመሻችሁ አድማጮቻችን፣ ለአርብ ሰኔ 26 ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ዝግጅታችን በትግራይ ክልል ያለው የግዳጅ ምልመላ ወደ ትልልቅ ከተሞች እየተስፋፋ ይሆን?
1: ከዛ ቤት ሰው ውስጥ በ17 ዓመት የትግል ወቅት ተሳታፊ ከነበረ በህይወትም ሊኖርም ላይኖርም ይችላል። እሱ ችግር የለው። ባይሰዋ እንኳን ትግሉ ላይ ተሳታፊ ነበር የሚል ግምት ነው የሚወሰደው።
0: እንጦጦ ተራራን ከባህር ዛፍ ነጻ ለማድረግ ስለሚደረገው ጥረት
2: ለከተማው ወንዝና ወንዝ ዳርቻ ፕሮጀክት አሁን የሱ መነቀል በጣም ወሳኝ ነው። ምክንያቱም ውሃ ማምጣት አልተቻለም።
0: ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይል ሳት እና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። ከሰሞኑ በማህበራዊ ሚዲያዎች የሚዘዋወሩና ቢቢሲ ትክክለኛነታቸውን ያላረጋገጣቸው አጫጭር ቪዲዮዎች በትግራይ ዋና ከተማ መቀለ የግዳጅ ወታደራዊ አፈሳ እንደቀጠለ የሚያመለክቱ ናቸው። ለመሆኑ ይህ በገጠር ቀበሌዎች ተወስኖ የነበረው የግዳጅ ምልመላ ወደ ትልልቅ ከተሞች እየተስፋፋ ይሆን? በጉዳዩ ላይ ተጨማሪ እንዲነግሩን አቶ መብርሄ ብርሃንን ጠይቀናል። አቶ መብርሄ መቀመጫውን አዲስ አበባ ያደረገው የቅድሚያ ለሰብአዊ መብቶች ሲቪክ ማህበር ምክትል ዳይሬክተር ናቸው።
1: ግዳጅ ምልመላው ህግ

0: ነው የወጣበት ሁኔታ ስላለ አንቀጽ 8 በግልጽ ግዴታ እንደሆነ እና ይሄንን አለማድረግ ቅጣት እንዳለው ያስቀምጣል ማለት ነው። ስለዚህ ህግ ሆኖ ማለት ህጋዊ ሆኖ የመጣበት ሁኔታ ስላለ ከዛ አንፃር ምንም የሚያጠራጥር ነገር የለም። ከዛ በኋላም ያው በተለያዩ መንገዶች እኛ ጋር የሚመጡ መረጃዎች አሉ። እርግጥ ከዛ በኋላ ደግመን ምርመራ አልሰራንም፣ ምክንያቱም ተመሳሳይነት ያለው እንዲያውም በባሰ ሁኔታ የቀጠለበት ሁኔታ ነው ከዛ በኋላ ያለው ማለት ነው።
1: ወጣት ልጆች በስፋት ይመለመላሉ። እድሜያቸው ያልደረሰ እንደዛ አይነት ሪፖርት ደርሷቸዋል?
0: ካገኘናቸው እና ሪፖርት ከሰራንላቸው መካከል እድሜያቸው ከ18 በታች ሆኑ። አሁንም በዛ አግባብ የቀጠለበት ሁኔታ ነው ያለው።
1: እሺ 12 13 እድሜ ያላቸው ግን ቁመታቸው መዘዝ ካለ አደጋ ሊከተል ይችላል በሚል አንዳንድ ቤተሰቦች ልጆቻቸውን ወደ ዘመድ ወደ እንደዚህ ወደ አዲስ አበባ እንደዚህ ለመላክ ተገደናል ይላሉ። እንደዛ የሚያሳዩ ነገር አለ በእናንተ ግምገማ?
0: በእኛ በኩል ከዚህ በፊት ካናገርናቸው 16 17 አናግረን ነበረ እንጂ በ12 እና በ13 ለወታደራዊ ምልመላት የተወሰደበት ወይ እንደዚህ አይነት ሁኔታዎች ወይም አማላካች የሆኑ ማስረጃዎች እና መረጃዎች አላገኘንም። ለሰብናገር አሁን በምትገልጽልኝ እድሜ ማለት ነው
1: ያወራናቸውም ሰዎች የሚነግሩን አንድ ነገር አለ። በቤተሰብ ደረጃ ምልመላ ሲደረግ ያ ቤተሰብ በ17ቱ ዓመት መራር የትግል ዘመን ከዛም ወዲህ በነበሩ የኢትዮ ኤርትራ ጦርነቶች በቅርብም በነበረው የሰሜኑ ጦርነት ከቤተሰብ ውስጥ ምን ያህል ሰውታሃል ለሚል እንደ ቅድመ ሁኔታ በማስቀመጥ ብዙ ያላሰዋ ልጁን እንዲያቀር ብዙ ያሰዋ ግን ኤግዛምትድ እንዲሆን ወይም እንዲታለፍ የሚደረግበት ሁኔታ አለ የሚል መረጃ አግኝተናል። በእናንተ በኩል ከዚህ ጋር የተያዘ ነገር ምን አለ? እውነት ነው ወይ?
0: ልክ ነው አሁን ያልከው በእውነትም ልክ ነው። እኛ በሪፖርታችንም ስናቀር ምንድነው አንደኛ በዚህ 2013 እና እስከ 2015 በነበረው ደም አፋሳሽ ጦርነት ውስጥ ተሳታፊ የነበሩ ነገር ግን በተለያየ መንገድ ወደ ቤተሰቦቻቸው የተመለሱ ተመላሾች ቅድሚያ ታርጌት ይደረጋሉ ማለት ነው እንዲመለሱ። ምክንያቱም ያው አንዴም ስልጠና ወስደው ተሳታፊም ስለነበሩ እነዚህ ታርጌት ይደረጋሉ ማለት ነው። ሁለተኛ ቅድም እንዳልከው በትግል ውስጥ ያላሳተፈ የሚል መመዘኛ ነው እየተወሰደ ያለው። ይሄ ማለት ምን ማለት ነው? በ17 አመቱ ሊሆን ይችላል፣ በኢትዮ ኤርትራ ሊሆን ይችላል እና ባለፉት 2-3 አመታት በነበረው ምንም ያላሳተፈ ቤተሰብ ከሆነ የግድ ማሳተፍ አለበት የሚል አንድምታ ያለውና በዚህ አግባብ ነው ካድሬዎች ራሱ የሚንቀሳቀሱት ማለት ነው። ምልመላው የሚደረገው በትብብር ነው። እንዴት ነው መሰለህ? ለምሳሌ አንድ ቀበሌዋን የሚያቃት ወይ ማስተዳደር ሊሆን ይችላል ወይ ቀበሌ ፕሮፖጋንዳ ምናምን ሊሆን ይችላል። ቀበሌዋን የሚያቃት ሰው ይኖራል። ከዛ ማንን አዋጥቷል የሚል መረጃ ስላለ በዚህ ሂደት ኦኬ እንትና ቤት በ17ቱም በኢትዮ ኤርትራም በዚህኛውም አላዋጣም፣ ስለዚህ የግድ ማዋጣት አለበት በሚል እነዚህ የቀበሌ እንትኖች ይሄንን ያጠናሉ ማለት ነው። ከዛ ከትግራይ ሰራዊት አባላት ጋር በጋራ ሆነው ደግሞ ያው ጥቆማ ይሰጣሉ። ለገበያ የሚሄዱ ሰዎች ሰው በማያይ ቦታ ላይ አርፍጦ ይጠብቁና ከዛ በኋላ ወደ ገበያ ሲሄድ መሳሰሉት ምናምን። ስለዚህ አሁን ቅድም ያልከው ልክ ነው ለማለት እንችላለን ማለት ነው። እኛ ባደረግ ነው ከዚህ ቀደምም ሪፖርታችን በዚህ መንገድ ነበር የሰራ ነው። እኛ
1: ሌላ አንድ ጥያቄ ምናልባት ሪፖርታችሁ አካቶት ከሆነ ቤተሰብ ውስጥ የተሰዋበትና አሁን እንዳልከው በጡረታ ወይ በአካል መጉደል ያለ እኩል ነጥብ ያገኛሉ ወይ? ምንድነው መለኪያው በትክክል?
0: ይሄንን እኮ ታች ያሉት የሚሰሩት ናቸው። ይሄ የጣፋ ህግ አይደለም። ይሄ ተግባር ላይ ምን ይመስላል የሚለው ስናጠና ያገኘነው እንጂ በነጥብ ምናምን አይደለም። ቢያንስ አንድ አዋጥቶ ከሆነ የሚል ነው እኛ ያገኘነው። ቢያንስ ወይ በ17ቱ ወይ በኢትዮ ኤርትራ ወይ በዚህኛው ላይ አንድ ሰው አሳትፎ ከሆነ
1: ከቀናት በፊት የህዋት ቃል አቀባይን በዚህ ቤተክርስቲያን የቆሎ ተማሪዎች መወሰዳቸውን በተመለከተ አነጋግሬያቸው ነበረ። ድርጊቱ አልተፈጸመም ብለዋል። ሌላ ያሉኝ ነገር ምንድን ነው? መቀሌ ነው የምንኖረው። ማየት ትችላላችሁ፣ ወጣቱ በሰላም ወጥቶ ይገባል። በጣም ብዙ ወጣት ነው ያለው። ወደ ቤተክርስቲያን የሚያስገባን ምንም ነገር የለም ነበር ያሉኝ። በእናንተ ጥናት መሰረት አሁን ትሬንዱ ወይም አዝማሚያው ወደ መሀል ከተሞች የመሄድ እድል አለው? ይህን ጥያቄ ያነሳሁት ዛሬ በስፋት ሲጋራ የነበረ አንድ ቪዲዮ በመቀለ ከተማ እንደዚሁ በአውቶቡስ ተይዘው ሲሄዱ የሚያሳይ ነው። ቢቢሲ ቬሪፋይ አላረገውም። በእርግጥ እንደዛ አይነት ግን አዝማሚያዎች ነበሩ ወይም አሉ ወይ ወደ መሐል ከተማ የመምጣት ነገር?
0: አዎ አዎ ካነሮ ፊት ሪፖርት ስንሰራ በብዛት ወደ የወረዳ ከተሞችና ገጠራማ አካባቢዎች ነበር የሰራነው። ቅድም ያልከኝ ቪዲዮ እኔም በተወሰነ መልኩ ለማጥራት አብጋለሁ። ነገር ግን እኔም የቪዲዮ ትክክለኛነት ማረጋገጥ ያው ባለሙያ ማረጋገጥ ያስፈልጋል። ዞሮ ዞሮ እናንተ ታረጋግጣላችሁ ብዬ አስባለሁኝ ማለት ነው። ስለዚህ አሁን ያኔ አሁን ለምሳሌ ሪፖርት ስንሰራ ካንድ ወር በፊት እዛው ግራውንድ ላይ ነበርን። ለምሳሌ መቀለ ነበር። በቦታው ምንም አይነት የዚህ አስገዳጅ ወታደራዊ መላ አልነበረም በወቅቱ ማለት ነው። በካንድ ወር በፊት ነው ማለት ይሄንን። አሁን ግን ወደ ከተሞች እየመጣ እየተስፋፋ ያለበት ምክንያቱም ያምነት ተማሪዎች እነዚህ ያየናቸውም ከመቀለ ከተማ እንደሆነ ነው እዛ ሰዎች የነገሩን ማለት ነው። ያው በዚህኛው ሪፖርት ላሰራን ነው። ዞሮ ዞሮ ግን ይሄ በከተሞች አካባቢ በትልቅ ከተሞችም የመስፋፋት አዝማሚያ እንዳለ ግን በእኛ በኩል ማይችልናል። ያው ዝርዝር የሆነ ሪፖርት ባሰራበትም የኛ ድርጅት ከመጀመሪያው ጀምሮ ተከታትሎ ሪፖርት ያወጣ ስለነበረ አሁን በተለያየ መንገድ የሚደርሱን መረጃዎች አሉ። እነዚህ የአስገዳጅ ምልመላዎችና አሁን አቃላ አቀባይ የሚሉት ውሸት ነው የሚሉት ምንም ህጉን ማንበብ እኮ ነው ማለት አስገዳጅ እንደሆነ ይሄንን አለመሳተፍ በራሱ ከ10ሺ እስከ 50ሺ እንደሚያስቀጣ ገንዘቡን እንኳን አልቀጣም ብትል ታስረህ እንደምትፈጸም ታስረህ ራሱ ገንዘቡን ከፍለህ ወደ ወታደራዊ ስልጠና እንደምትገባ የሚያሳይ ስለሆነ ይሄንን መካድ አይቻለም። እኛ በተጨባጭ በማስረጃና በመረጃ ነው እየተናገርን ያለነውና ይሄ በእውነቱ በጣም የሚያስተዛዝብ ነገር ነው እነሱም ይናገሩት።
2: በኢትዮጵያ ባህር ዛፍን ለማስወገድ ወይም ቁጥሩን ለመቀነስ የሚደረገው ጥረት ቀጥሏል። በአጼ ምኒልክ ዘመነ መንግስት ከአውስትራሊያ ወደ ኢትዮጵያ እንደገባ የሚነገርለት ባህር ዛፍ ምንም እንኳን ጥቅሞች ቢኖሩትም ጉዳቶቹ ያመዝናሉ መባሉ ለዚህ እርምጃ ምክንያት ነው። በባህር ዛፍ የተሸፈነውን የእንጦጦ ተራራንም ከዚሁ መጤ ዛፍ በማፋታት በሌሎች ዛፎች እንዲተካ ለማድረግ እየተሰራ መሆኑ ይነገራል። ይህ ምን ያህል በጥናት የተደገፈ ነው? እስካሁንስ ለምን አልተሳካም? በዛፎች ላይ ምርምር የሚያደርጉት በአዲስ አበባ ዩኒቨርሲቲ ፕሮፌሰር ተሾመ ሶሮምሳ በዚህ ጉዳይ ላይ ከቢቢሲ ጋር ቆይታ አድርገዋል። ፕሮፌሰር ተሾመ ማብራሪያቸውን የሚጀምሩት የስርጭቱን መጠን በማስቀደም ነው።
3: አሁን ኢትዮጵያ ውስጥ ባህር ዛፍ 66 ዝርያዎች ናቸው ያሉት።
2: 66 የተለያየ አይነት?
3: 66
2: እንዴው ከነዚህ ውስጥ የትኛው ነው ኢትዮጵያ ውስጥ በብዛት የተሰራጨውና ብዙም ጉዳት አለው የሚባለው?
3: በጣም የተሰራጨው ዩካሊፕተስ ግሎቡለስ የሚባለው ይሄ አሁን አዲስ አበባ እንጦጦ ላይ አለ። ሳይንቲፊክ ኔም እሱ በብዛት ኢትዮጵያ ውስጥ ተሰራይቶ ነው ያለው። ኢቭን ከአገር በቀሎቹ በላይ ነው ቁጥሩ። ለምሳሌ ጥድን ብትወስድ ጥድ 1 2 3 4 ብለህ ስትቆጥር የባህር ዛፍ በጣም ብዙ ነው።
2: ከስርጭቱ መጠን ጋር ስናየው ሳይድ ኢፌክት ወይም የሚያሳድረው ተጽዕኖ እንዴት ነው የሚታየው?
3: አንድ ሶስት ነገር ላንሳልህና አንዱ ውሃ በጣም ይመጣል። ትሩ በጣም ረጅም ስለሆነ ከወተር ቴብል ድረስ ይዘልቅና ውሃ በደንብ ይመጣል። ስለዚህ እንደ እንጦጦ አይነት ቦታዎችን አይተህ ከሆነ አሁን እጅብ ብሎ ነው ያለው። ሁሉም ስሩን ወደ ታች ይለቃል። እቺ ውስጥ ያለች ጭልጭል የምትል ውሃ ምጥጥ ነው የሚያደርገው። ስለዚህ ምንጭ የሚባል የለም እዛ አካባቢ። ሁለተኛ አፈር ላይ ኢምፓክት አለው። አንዳንድ ካልሲየም፣ ማግኒዚየም፣ ፎስፈረስ የሚባሉትን በጣም ይመጥና ቅጠሉ ውስጥና ቅርፊት ውስጥ በብዛት ይገኛል። ያ ማለት አፈር ውስጥ ከሚገኘው ይልቅ ቅርፊት ውስጥ ያለው በብዛት ይበዛል ማለት ነው። እነዚህ ማዕድናት። ሶስተኛው ባህር ዛፍ አሌሎፓቲክ ነው እንለዋለን። አሌሎፓቲክ ማለት ቅጠሉ ሲረግፍ እዛ ስር ያሉት እንደ ሳር አይነት ወይም አነስተኛ የተክል ዝርያዎች ላይ እንዳይበቅሉ ያረጋቸዋል። ልክ እንደዛው አሁን ብዙ ጊዜ ተክሎች እና እንስሳቶች የሚገናኙበት ነገር አላቸው። አንዳንድ ወፎች አንድ የተወሰነ ዛፍ ላይ ነው ጎጆቸውን የምታየው። አንዳንድ ነፍሳቶች የተወሰነ ዛፍን ነው ሄደው አበባውን የሚቀስሙት። ስለዚህ የፕላንት አኒማል ኢንተራክሽን ላይ ራሱ ኢምፓክት አለው ማለት ነው። ባህር ዛፍን አይተ ከሆነ ዱርዬ ወፍ ወይም በጣም ዱርዬ የሆነ እንስሳ ካልሆነ በስተቀር ዋይልድ ላይ እሱ ላይ አይቀመጡም። ራሱ ባዮዳይቨርሲቲ ላይ ኢምፓክት አለው። እንግዲህ የተወሰኑት ችግሮቹ እነዚህ ናቸው።
2: እንዲያው ባህር ዛፍን ለማስወገድ ለአመታት ጥረቶች ሲደረጉ እናያለን። ሰሞኑንም በብዙ የኢትዮጵያ አካባቢዎች በተለይም ደግሞ በእንጦጦ አሁን አዲስ ፕሮጀክትም እየተከናወነ ባለበት አካባቢ ማለት ነው በጣም ጥረቶች ይደረጋሉ። እንዲያው በጥናትና በምርምር የተደገፈ ነው እንዴት ይገልጹታል ይሄንን?
3: የጎላሌ ቦታኒክ ጋርደን የሚባለው ኦሬዲ ገንዘብ ተከፍሎ የዛሬ 8-9 ወይ 10 አመት አካባቢ ተነቅሎ ጠፍቷል። ያ ቦታ አምሮበታል። አገር በቀሎቹ ያለምንም ችግር አብሮ እየበቀሉ አብሮ እየኖሩ ድሮ ምናቃት ኩልል ምትል ውሃም እየታየች ነው። ይሄ ምንድነው አሁን አገር በቀሎቹ ስል እንደነጥድ እና ሌሎችም የመሳሰሉት እዛ ውስጥ የበቀሉ ነው። ጥድ ከሳር ጋር ችግር የለበትም። ሳር አብሮ ይበቅላል። ሳር ሲበቅል ሶይል ኤንድ ዋተር ኮንሰርቬሽን ላይ ጥሩ ኢምፓክት አለው። የሳር ስር አይተን እንደሆን በጣም እጅብ ያለ ነገር ነው። አፈርን ይከላከላል። የባህር ዛፍን ኢምፓክት በትክክል ገልጾታል የጉለሌ ቦታኒክ ጋርደን። ከዛ በፊት አንድ የቅርስ ባላደራ ሚሊዮን ጂዮ ነበረ እዛው እንጦጦ መሃል አንድ የሆነች ፖኬት ላይ ሞክሮ ተሳክቶለታል።
2: አሁንስ እንደዚህ አሁን በተለያዩ አካባቢዎች ደግሞ እንጦጦ አካባቢ ለምንድነው እስካሁንስ ውጤታማ መሆን ያልተቻለው?
3: ቶሎ ሁሉን ነገር አጥፍተን እጃችንን ሰብስበን ንቀመት ማለት ትንሽ ያስቸግራል። ገበሬው በፍጥነት ለሚደርስለት ቶሎ እሱን ተክሎ ሽጦ ወደ ገንዘብ መቀየር ነው የሚፈልገው። አሁልክ ኢትዮጵያ ውስጥ ግሪን ሌጋሲ አለ አይደለም? ግሪን ሌጋሲ የተወሰነ ፐርሰንት አገር በቀል ያልሆኑትን ይፈቅዳል። ምክንያቱም ከገበሬ ህይወት ጋር ትንሽ የተያያዘ ስለሆነ ያንን ህይወት ቀስ በቀስ ነው መቀየር የምትችለው እንጂ ኦቨርናይት የሚቀየር ነገር አይደለም። ከዚህ ጋር ተያይዞ ምንድን ነው ባህር ዛፍን ያን የመሰለ ጥቅጥቅ ነገር ነቅሎ ለማጥፋት ብዙ ገንዘብ ይፈልጋል። ብዙ ገንዘብ ስለሚፈልግ ነው ያልተሳካው። ለከተማው ወንዝና ወንዝ ዳርቻ ፕሮጀክት አሁን የሱ መነቀል በጣም ወሳኝ ነው። ምክንያቱም ውሃ ማምጣት አልተቻለም። ውሃ የሚኖረው ደግሞ ከእንደዚህ አይነት ቦታ ነው። ለዚህ ነው አሁን ባህር ዛፍ ይነቀል የተባለው። እንዲያውም እዚህ እንጦጦ ላይ በአዲሱ ቤተ መንግስት አካባቢ ኦልሞስት ክሊር ተደርጓል በአንድ በኩል እና ያው ወጪው ብዙ ነው ለማለት ነው።
2: አሁን ደግሞ አጫጭር ዜናዎች። አሜሪካ በሶማሊያ ለተሰማራው የአፍሪካ ህብረት ሰላም አስከባሪ የምትሰጠውን ድጋፍ ከቀጣዩ የአውሮፓውያን አመት ጀምሮ እንደምታቋርጥ ተዘገበ። በዲሞክራቲክ ሪፐብሊክ ኮንጎ የተቀሰቀሰውን የኢቦላ ቫይረስ ዝርያ ለማከም ሙከራ መጀመሩን የዓለም ጤና ድርጅት አስታወቀ። አሜሪካዊው እስራኤል ውስጥ ለኢራን በመሰለል ተይዞ ተከሰሰ። ኢየሩሳሌም ውስጥ ተማሪ የሆነው የ21 አመቱ የአይሁድ ዝርያ ያለው አሜሪካዊ ለስለላ ስራው ከኢራን በኩል በክሪፕቶ ካረንሲ ክፍያ እንደሚሰጠው ተገልጿል። ለስድስት ቀናት የሚቆየው የኢራን የቀድሞ ጠቅላይ መሪ የቀብር ስነ ስርዓት ነገ ይጀምራል። በዚህ ወቅት አሜሪካና እስራኤል ጥቃት እንዳይፈጽሙ ኢራን አስጠንቅቃለች። በፈረንሳይ ከፍተኛ ሙቀት ጋር በተያያዘ ከ2000 በላይ ተጨማሪ ሞቶች ተመዘገቡ። በፓሪስ ብቻ የሟቾቹ ቁጥር 62 በመቶ መጨመሩ ተገልጿል። ዜናዎቹ እነዚህ ናቸው። የአሜሪካና የሳውዲ አረቢያ ግንኙነት ንፋስ እየገባበት ይሆን? ፋሲካው መንበሩ በዚህ ጉዳይ ላይ ዝርዝር አለው።
1: አሜሪካና ሳውዲ አረቢያ ለ10 አመታት የዘለቀ ግንኙነት አላቸው። ግንኙነታቸው ጦርነቶችን፣ የነዳጅ ቀውሶችን፣ የሽብር ጥቃቶችን፣ የሰብአዊ መብት አለመግባባቶችንና የመሪዎች መለዋወጥን አሳልፏል። አንዳንድ ጊዜ የማይነጣጠሉ አጋሮች ይመስላሉ። በሌላ ጊዜ ደግሞ ግንኙነቱ ሊበጠስ ከቋፍ የሚደርስበት አጋጣሚ ተስተውሏል። የሁለቱ ሀገራት ዘመናዊ ግንኙነት የጀመረው በ1945 ነው። የአሜሪካው ፕሬዝዳንት ፍራንክሊን ሩዝቬልት ከሳውዲው ንጉሥ አብዱልአዚዝ ኢብን ሳውድ ጋር ተገናኙ። ስምምነቱ ተፈጸመ። ሳውዲ አረቢያ ነዳጅ ለማቅረብ ተስማማች። በምላሹም አሜሪካ የሳውዲን ደህንነት ለመጠበቅ ፈቀደች። ስምምነቱ ከከፍተኛ ስትራቴጂካዊ ግንኙነቶች መካከል አንዱ ሆነ። ለአስርት ዓመታት ነዳጅ የግንኙነታቸው ማዕከል ነበር። ሳውዲ አረቢያ የአሜሪካ ዋነኛው የነዳጅ አቅራቢ ስትሆን የአሜሪካ ኩባንያዎች ደግሞ በአገሪቱ ከፍተኛ ኢንቨስትመንት አላቸው። ግንኙነቱ በነዳጅ ብቻ አይወሰንም። አሜሪካ ለሳውዲ አረቢያ በቢሊዮን ዶላር የሚያወጣ ወታደራዊ መሳሪያ ትሸጣለች። ሳውዲ በነዳጅ አምራች ሀገራት ኦፔክ ውስጥ ባላት ተጽዕኖ ዓለም አቀፍ የነዳጅ ዋጋን በማረጋጋት ወሳኝ ሚና ትጫወታለች። ሳውዲ ነዳጅ በዶላር

ዶላር ብቻ እንዲሸጥ በማድረግ የአሜሪካ መገበያ ገንዘብ ዓለም አቀፍ ተቀባይነት እንዲኖረው ያገዘች ነው። ግንኙነታቸው ግን ሁሌም ሰላማዊ ሆኖ አልቀጠለም። የ1973 የነዳጅ ማዕቀብ የመስከረም 11 ጥቃቶች የየመን ጦርነት

ና የጋዜጠኛ ጀማል ሐሾግጂ ግድያ በአገራቱ ግንኙነት ላይ ከፍተኛ ጫና ፈጥሯል። ሪያድ በበኩሏ ዋሽንግተን አስተማማኝ የደህንነት አጋር ሆና ተቀጥላለች ወይ የሚለው ላይ ጥያቄ አንስታለች። አለመግባባቶቹ ግን በአገራቱ መካከል ያለውን ግንኙነት ሙሉ በሙሉ አላቆረጡም። ሁለቱም አገራት ግንኙነታቸው በነዳጅ ላይ ብቻ እንዳይንጠለጠል ጥረት እያደረጉ ነው።

0: 100 ቢሊዮን ዶላር ኢንቨስት ለማድረግ ቃል ገብቷል። 142 ቢሊዮን ዶላር የሚያወጣ የጦር መሳሪያ ግዥ ስምምነት መፈጸሙንም ዋይት ሃውስ አስታውቋል። ከወራት በፊት እስራኤልና አሜሪካ በኢራን ላይ የከፈቱት ጦርነት ግን የሁለቱን አገራት ግንኙነት አቅጣጫ እየቀየረው ነው። አሜሪካ በሳውዲ አረቢያ የሚገኝ ጦሯን ለመቀነስ ወይም የተወሰነው ወታደራዊ ኃይሏን ከሳውዲ አስወጥታ ወደ ሌላ ቦታ ለማዘዋወር ያሰበች ነው። እንደ ዎል ስትሪት ጆርናል ዘገባ ከሆነ እርምጃው በዋሽንግተንና በሪያድ መካከለ ያለው ውጥረት ማሳያ ነው። በኢራን ጦርነትና በሆርሙዝ መጥበቅ በኩል በሚያልፉ መርከቦች ደህንነት ዙሪያ አልተግባቡም ተብሏል። አሜሪካ ወሽመጡ ክፍት ሆኖ እንዲቀጥል ከአካባቢው አገራት በመነሳት በርካታ በረራዎችን አድርጋለች። ይህ ስምሪት ከሳውዲ አረቢያ ያልተጠበቀ መሰናክል እንደገጠመው ዘገባው ያትታል። በስምሪቱ ላይ ሪያድ ከዋሽንግተን ጋር ለመተባበር አልፈቀደችም ተብሏል። ተቃውሞው አሜሪካ ስምሪቷን እንድታቋርጥ እንዳስገደዳት አንድ የአሜሪካ ባለሥልጣን ተናግረዋል። አሜሪካ ወታደራዊ ኃይሏን ከሳውዲ አረቢያ አስወጥታ ወደ እስራኤል ወይም ዮርዳኖስ ለማዘዋወር ማሰቧ እየተነገረ ነው። በጉዳዩ ላይ የመጨረሻ ውሳኔ ላይ ያልተደረሰ ሲሆን አሜሪካ የተለያዩ አማራጮችን እንደምትመለከት ተገልጿል። የአሜሪካ ባለሥልጣናት ስለ ጉዳዩ ማረጋገጫም ሆነ ማስተባበያ አልሰጡም። በዚህ ምክንያትም የሁለቱ አገራት ግንኙነት ወዴት ያመራል የሚለው ጥያቄ በስፋት እየተነሳ ይገኛል።
1: የዓለም ዋንጫ የጥሎ ማለፍ ጨዋታዎች ሲቀጥሉ ትናንት ፖርቹጋልና ስዊዘርላንድ ተጋጣሚዎቻቸውን አሸንፈው ማለፋቸውን አረጋግጠዋል። ዛሬ ደግሞ ግብጽ ከአውስትራሊያ ከደቂቃዎች በኋላ 3 ሰዓት ላይ የምታደርገው ጨዋታ እንዲሁም አርጀንቲና ከኬፕ ቨርዴ ደግሞ ከኩለሊት በኋላ የምታደርገው ጨዋታ ይጠበቃል። አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛን ነበር አብራችሁ

0: ታንስኔ ወደፈኖ ስፖርት ስንትምና ወደፈኖ ስፖርት ከነስንትም ዋይለኮ ዘላለም ታደሳቲ ሞርኪ ዋንጫ አዱኛ ጉያ ከለሰራ ጀልቀብና ዘላለም ተምኒ ከለሳ ከምቱረ
1: ተምኒ ከለሳ ጃይበ ቱረ ተበድራማ አንጉ ተምቱረ ይርጣል ከንሳን ሰዴ ተከለኮፍ ሰብያ ኬንያ ትከን ተምኒ ኩን ጀልቀበ ክሮሺያን ጋልቺ ዱርስቴ ላኮፍ ስቴት ኢቫን ፔሬሲች ራጋልቺ ከለኮፍ ሲሴ ሰነቦወደ ገልሲ ወልቅጤሲቱ አርገችውዳፍ ፖርቱጋል ሄዱዳ ማኒ ሀቶ መሊ ህንደንድኘ በሌሳ ሰልባ ተበታኒ ክሮሺያ ሆጀቴኒስ ርጉታ ፔናልቲ ፖርቱጋል አርገቴ ሰነቦወደ ገልሲ ለኮፍሰኒ ደቂቃ ሰገልተመ ቶኮ ቶኮ ንርገጡ ሙረኒ ደቂቃ ኩዳንቱ ደበለሜ ደቂቃ ኩዳን ደበለሜ ረቲ ድራማ ጉዳት ሙላቴ ደቂቃ ሰገልተመ ርፈፈረቲ ገንካሎ ራሞስ ክርስቲያኖ ሮናልዶ ጅጅረሜ ከንገረ ድሬቲ ገሌ ኩባ ፈገኘረ ዳርብቴፊ ለገልቸ ላኮፍሴ ለማፍቶኮን ፖርቱጋል ድርሶቲ ካቴ ኩንከና ያሰው ጅሩ ገልቺዋን ሰዲ ኦልቶ ጀላቲ ሀቀሜ ክሮሺያ ጀላቲ ታባቲን አለ ጀረሜ አካ ገልቺዋን ኩንን ሀቀማን ይፍሰቦ ጉዳ ከንተሞ ሙርቶ ቫሪ ዮካን ቪዲዮ ላለሜ ፍጠተሜዳ ከምኩን ደቂቃ ኩን ደበለሜ ጥሙረሜ ደቂቆታ ሄዱ ነገንዴ መድባፊ ኩደሸንኩ ደጃት ትፍሬ ተበተማ ቱሬ ሰዓት ይረከሲ ተካ ደበለሜ ህንቤ ጉዴ ኝረት ዋንጫ ድኛ ከነረት ጀችውዳ ሰዓት ደበለ ደቂቃ ዱማረት ስክሮሽን ገልሲ ለኮርሲስቴ ሙርቴ ሳንድሬ ኬሳ ኬኔ ቱሬ ወጌሶኒ ባሪ ሮጀተንሌ ገልሲቻ ሀቆ እንደንደኘ ሰነቦደ ገሩ እርግ ገመቹ ሳይንብሰተኒ ተበቶኔ ክሮሺያ ማልት ሙላቴ ሴንሰሬቱ ጅራ ኩባ ዋንጫ ዱኛ በራና ከነ ኬሰት ድሩማን ከነ ውጀተሜሩ ኤአይ ስፍራቲ ቀብዲ ሴንሰሪን ኩኒ ተበታን ክሮሺያ ቶኮ ተብአን አለተኡሳ ኦዴፈኖ ኬድኔ ዳታ ከነራቲ ከንኬ ምርቶን ፉረተሜ ገልቺ ጀላጤ ሀቀመ ጅቹራ ሴንሰሪ ከነቱ ክርስቲያኖ ሮናልዶፍ ገሬሳ ሞአሙራቲ ኦልቼ ጀደሜራ ከናፌ ተብአ ጃይባት ከነርግነ ከምብራን ከነ ስፔኒ ፊ ኦስትሪያ ግዱት ገጌፈም ስፔን ገልጭ ሰዲፊ ዜሮትን እንጅፈቴ ትገምሶ ጉዳትን ከንሸን እንጅፈቴ ገረገነመ በሪ ከነረሞ ከንተበተመ አልጄሪያ ፊ ስዊዘርላንድ ግዱት ዳ ስዊዘርላንድ ገልጭ ለማፊ ዜሮትን አልጄሪያ እንጅፈቴ አልጄሪያንስ ገረብየሸት ዴብት የትጅች ለድርጉምች ከይሳት ባቴ
0: ቶሌ ተቦን ያረ ገመንስ ጅረኒ ሜገረሰናትን ውጨይ
1: ተምኔ ጅፕቲ ፊ አውስትራሊያን ሀር አገልገለገጌሰንስ ሀላን ከን ኤገሙ ዳጅችዳ ተሪ መስሪን ጭራቀባችሁን ደንዴሲ ተበከን እንጅፈቴ ገረቁደጃት መከሙፊ ሰነቦዴ ሁምነ ወል መዳልላማ ብየ አፍሪካ ራት የሮጀል ቀባፍ ሞ ድርጎሚ ከናፍ ደርብቴ ኡመተ ኩመድበሸን ቆፈ ከን ቀብዱ ኬፕ ቨርዴ ግዱት ከን ገጌፍሙ ዳ ተበታ ኡርጂ አዱኛ ኬኛ የሮ ሳዴት በዳሰ ባሌንዶሪን ሞአቴ ሊዮኔል ሜሲን ኦዶለጥቆ አፍሪካ ከሰት ጠርገምቱ ከነ ወሊቲን ከሞርከቱ ታጀቹዳ ከወለካ ቦደ ከንተበተሙዳ ኬፕ ቨርዴን ዋንጫ ዱንያ ከሰ ቢዮት ሀገ አማጅራን ከሰ ዶራን ኩፍነ ከሰ ቢየቶክቲ ተበተኮ ዩሞ አንስ ተበተኮ ዩሞ አምነሲደ ጌታቦተ ተበተን ዱማን ከተከንሽን ባቴ ስፔኖ ጂኒቲን ከተባውሽ ዋና ጃይባ ቱሬ ጋምስ ኪፐር ዮከ ካርኤጋን ሳነርግሲ ሲሳ ጃይባ ቱሬ ሀራተምኒ ኩንሰል ከወለካ ቦደ ከን ኤገሙራ ጀቹዳ
0: ዘላለም ታደሰ ወዴፈኖ ስፖርቲ ደገፈቶ ተከኘትም ተፍ ጉዳ ገለቶም ደገፈቶ ተከኛ ሰገንታ ራጎለምነ ህርፓ ገመቹ ሲኒድ የሱዳን ሂካፊ ተሳቆፔ ሱዳን ሲወጅነን ቱረ ወይ ሰገንታ ብራት እንደብና ነጋት ብላ
2: مشي الساعة 19:10 بقت تستمع حلالة في مدبات بيبيسي تقرينيان حجي كدقامي

0: ኣብዚ ጉዳይ ዝተሓተቱ ዋና ኣካያዲ ስራሕ ሲኖዶስ ኦርቶዶክስ ቤተ ክርስትያን ትግራይ ብፁእ ኣቡነ መርሃ ክርስቶስ ከም ሲኖዶስ ነዚ ጉዳይ ከም ዘይፈልጥዎ ሓቢሮም።
1: ኣይፈለጥና እየ ነረ ዝሃበና ሓበሬታ የለን ኣይፈለጥኩዋን ዘለኹ መረዳእታ እውን የብለዩ።
0: ዋና ፀሓፊ እቲ ሲኖዶስ ብፁእ ኣቡነ ኣረጋዊ ካብ ቢቢሲ ነዚ ሕቶ ምስ ቀረበሎም ስልኮም ዓፂሞም። ኣብዚ ጉዳይ ዝተሓተተ ውሃቢ ቃል ህወሓት ሚካኤል ኣስገዶም ናብ ቤተክርስትያን ዘእቱ የብልናን ኣብ መቐለ መንእሰይ ብሰላም ወፂኡ እዩ ዝኣቱ፣ እዚ ካብ ኣዲስ ኣበባ ዝተፈፀመ ጸለመ እዩ ዝብል ምላሽ ሂቡ። ቢቢሲ ኣብ ትግራይ ይካየድ ንዘሎ መጠነ ሰፊሕ ግዱድ ወታደራዊ ግፋ ዝምልከት ሰፊሕ ምርመራዊ መደብ ብምድላው ኣረጋጊጹ እዩ። ቢሮ ሰላምን ፀጥታን ትክልል ኣብ ትግራይ ዝተመልመሉ መናእሰይ ንሰራዊት የሰልጥን ከም ዘሎ ዝተኣመነ እንትኾን መስርሕ ምልመላ ግና ብመንግስቲ ትክልል ከም ዝፍፀም ንቢቢሲ ምግላጹ ይፍለጥ።
2: ላዕለዋይ መራሒ ኢራን ነበር ኣያቶላህ ዓሊ ኸማኒ ዝግበር ስነ ስርዓት ቀብርን ተስካርን ድሕሪ ምቕታሎም ልዕሊ 4 ኣዋርሕ ቀዳም 4 ሓምለ ኣብ ቴህራን ክጅመር እዩ። ካብ ቴህራን ክሳብ ዒራቅ ን6 መዓልትታት ዝቕፅል ስነ ስርዓት ቀብሪ ዓሊ ኸማኒ እንታይ ክመስል እዩ? ላየን ፅጋብ ተወሳኺ ኣለዋ።
3: إن الله اشترى من المؤمنين
4: سبسلطان

ማኾ ኢድ ተሰኒዩ ዝቐረበ ክንትስ ኣለና ዝብል ጭርሖ መለለይ ናይዚ ስነ ስርዓት ቀብሪ ገይሮም ኣለዉ እቲ ንሽዱሽተ መዓልትታት ዝቕፅል ስነ ስርዓት ቀዳም ንግሆ ሰዓት ሽዱሽተ ብናይቲ ከባቢ ኣቆፃፅራ ኣብ ቴሄራን ኣብ ዝርከብ መስጊድ ኢማም ኮመኒ ሞሳላ ክጅምር እዩ በፃሕቲ ድማ ክሳብ ሰንበት ድሕሪ ቀትሪ ናይ መወዳእታ ክብሮም ክገልፁ ይኽእል እዮም ሓለቓ ክፍለ ሰራዊት መሓመድ ረሱሉላህ ሓሰን ሓሰን ዛደህ ከም ዝገለጾ ሳንዱቕ ሬሳ ኻመኒ ኣብ ክብ ዝበለ መድረኽ ክቕመጥ እዩ እቲ ንዋሕዚ ህዝቢ ንምምራሕ ዝተገበረ ምድላው ድማ በፃሕቲ ኣብ ውሽጢ 15 ክሳብ 20 ደቓይቕ ኣትዮም ክወፁ ዘኽእል እዩ ሰሉስ እቲ ስነ ስርዓት ናብታ ብሸነኽ ደቡብ ቴሄራን እትርከብ ከተማ ቆም ክቕፅል እዩ ኣብኡ ድማ ሓደ ላዕለዋይ ናይ ሽዓ ሃይማኖታዊ መራሒ ኣብ ጃም ካራን ሓደ ካብቶም ፍሉጣት ሃይማኖታዊ ቦታታት ኢራን ናይ ቀብሪ ጸሎት ክመርሕ እዩ ሮብዕ ሬሳ ኻመኒ ናብ ናጃፍ ዒራቅ ክጓዓዝ እዩ ኣብ መካነ መቓብር ናይ ተፈላማይ ናይ ሽዓ እስላም ኢማም ዝኾነ ኢማም ዓሊ ናይ ዑደት ስነ ስርዓት ምስ ተኻየደ እቲ ጽምብል ቅድሚ እቲ ሬሳ ናብ ኢራን ምምላሱ ኣብ ከርበላ ክቕፅል እዩ ሰበ ስልጣን ኢራን እቲ ኣብ ዒራቅ ዝግበር ፍጻመታት ብጠለብ ገለ ዒራቃውያን ጉጅለታት ዝተዳለወ ምዃኑ ይገልጹ ገሊኦም ተንተንቲ ግና እዚ ስጉምቲ እዚ ኻመኒ ኣብ መላእ ዓለም ሽዓ ሙስሊም ዘለዎም ጽልዋ ኢራን ኣብቲ ዞባ ዘለዎ ሃይማኖታውን ፖለቲካውን ምትእሳርን ዘጉልህ ከም ዝኾነ ገይሮም ይጥምትዎ ሓሙስ ኻመኒ ኣብታ ዝተወለድላ ከተማ ማሽሃድ ኣብ መካነ መቃብር ኢማም ረዛ ሓመድ ኣዳም ክለብሲኦም እዚ ቦታ እዚ ናይቲ ሻምናይ ናይ ሽዓ እስላም ኢማም መቃብር ኮይኑ ኣብ ዓመት ብሚልዮናት ዝቕፀሩ በፃሕቲ ዝስሕብ ኣዝዩ ኣገዳሲ ናይ ጉዕዞ ቦታ ኢራን እዩ ናይ ሓዘን ስነ ስርዓታት ኣብ ኩላተ ሃገር ን4 መዓልትታት ክቕፅሉ እዮም እቲ ናይ ተስካር ፍጻመታት ድማ ክሳብ ቀዳማይ ዓመት ናይ ቀብሮም ክቕፅል ተወ

0: ግን ቁርባ ሜዳ ትገብሮ ዝግባእ ከምዚ ቀዲሙ ዝገለፅኩኪ እቲ ልዕሊ ዓቅሚ ሕሳብን ልዕሊ ዓቅሚ ክትገብር ፍፃንን ንሱ ንድሕር ኣጥፍኖ እሞ ከዓ ንድሕር ዓወት ኣብ ኢደን ንድሕር እትኖ ኩዕሶ ከመይ ጌርካ ፖስቶ ዝገብር ጥራሕ ኩዕሶ ከመይ ጌርካ ዘጥፍእ እዚ ቴክኒካል ፋውል ዝበሃል ኣሎ ንድሕር ተፀሚዶም ዓወት ሒዞም ዘይወፅሉ ምክንያት የለን
1: የቀኒለ
0: ያ ዜባ ነውን
1: ዝኸበርኩም ተኸታተልቲ ናይዚ ሰሙን መደባትና ኣብዚ ዛዚምና ኣለና ዝመፅእ ሰሙን ብካልእ ዝተፈላለዩ መሓርትን እዋናውያን ኣዛነይትን መደባት ክንራኸብ ኢና ምሳኹም ዘምሰኹ ኣዜብ ብርሃኔ ብሩህ ቀዳም ሰንበት ክገብረልኩም እንዳተመነኹ ክፍለየኩም